0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የዕለተ ሐሙስ የጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ዕለቱ እንደ ብራይን ዘመን አቆጣጠር ዮም ሐምሺ ቤት በታሙዝ ሄታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ጁላይ 16 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 9 2018 ነው። የቴክኒክ ባለሙያችን ዮሲታ ኑሪ፣ የስቱዲዮ ተረኞች ወርቅነሽቴና አይቸው ባየነን። ስርጭት እንደተለመደው እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚያን ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያን ምን ይዘው ቀረው የሚሉት እንመለከታለን። በማከታተልም ዜናውን የፖለቲካ ትንታኔ ይኖረናል፣ የስልክ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያል አሁን ዜናውን በባልደረባዬ ወርቅነሽቴ። ወርቅነሽ እንደምን አደርሽ?
1: አመሰግናለሁ ሻየው። ይቅርታ አይቸው ባየ፣ እንደምን አደርክ?
2: ጤና ይስጥልኝ። እሺ
1: እሺ፣ አመሰግናለሁ። አርዕስተ ዜና፣ የሻባክ ድርጅት በአረቡ ማህበረሰብ የሚፈጠረውን ወንጀል እንዲታገል መንግስት ውሳኔ ማስተላለፉ ታወቀ። ሻጋ ታሪ አንበሳው አገሳ በተባለው ከኢራን ጋር በተካሄደው ጦርነት ያለ ጭነት በረራ ላካሄዱ አየር መንገዶች እስከ 55 ሚሊዮን ሼቄል ካሳ እንዲከፈላቸው መንግስት ወሰነ ተባለ። አሜሪካ ለእስራኤል የምትሰጠውን እርዳታ እንድትሰርዝ የቀረበውን ህግ የኮንግረሱ ምክር ቤት ባሳለፍነው ሌሊት ባካሄደው ውይይት ውድቅ ማድረጉ ተገለጸ። በከፍተኛ ትምህርት ተቋማት ሴቶችና ወንዶች ተለያይተው እንዲማሩ የቀረበውን ህግ ክነሴቱ ባካሄደው ምልዓተ ጉባኤ በመጨረሻ ድምጽ አጸደቀ። የአሜሪካ መከላከያ ሰራዊት ሌሊቱን በኢራን ጥቃት ማድረሱን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሻባክ ድርጅት በአረቡ ማህበረሰብ የሚፈጠረውን ወንጀል እንዲታገል መንግስት ውሳኔ አስተላለፈ። ሻባክ በአረቡ ማህበረሰብ ውስጥ የሚፈጠረውን ግድያና የወንጀል ድርጊት እንዲታገል 364 ሚሊዮን ሸቄል እንደሚመደብ መንግስት በውሳኔው ማጽደቁ ተገልጿል። ሻባክ ህገወጥ የጦር መሳሪያ ንግድና ዝውውርን ለመቆጣጠር የተለያዩ መረጃዎችን የመረጃ ምንጮችንም ለማጠናከርና ዘመቻዎችን ለማካሄድ የሚንቀሳቀስ ልዩ ክፍል በማቋቋም እንቅስቃሴ እንደሚያደርግ የተገለጸ ሲሆን ፖሊስም በሀገር አቀፍ ደረጃ የሚንቀሳቀስና በአረቡ ማህበረሰብ ውስጥ የሚካሄደውን ወንጀል ለመከላከል የቴክኖሎጂ ስርዓትን በመጠቀም የሚታገል ሲሆን 132 ሚሊዮን ሸቄል በጀት ይመደብለታል ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በአረቡ ማህበረሰብ ውስጥ የሚፈጠረው ወንጀል ሀገራችን ለከፋ ድርጊት የቀየራት መሆኑን ገልጸው ይህን ወንጀል ለመታገል ሻባክ መግባቱ ደግሞ ድራማዊ ውሳኔና እጅግ ወሳኝ እርምጃ ነው ማለታቸው ታውቋል። ሻጋት አሪ አንበሳው አገሳ በተባለው ከኢራን ጋር በተካሄደው ጦርነት ያለ ጭነት በረራ ላካሄዱ የአየር መንገዶች እስከ 55 ሚሊዮን ሸቄል ካሳ እንዲከፈላቸው መንግስት መወሰኑ ታወቀ። ሀሳቡን ያቀረቡት የመንገድና ትራንስፖርት ሚኒስትር ሚሪ ሬጌቭና የገንዘብ ሚኒስትር በጽሬል ስሞትሪች ሲሆኑ አሜሪካና እስራኤል ከኢራን ጋር ባካሄዱት ሻጋታሪ በተባለው ጦርነት ጊዜ ያለ ጭነት ባዷቸውን በረራ ላካሄዱ አየር መንገዶች እስከ 55 ሚሊዮን ሸቄል ካሳ እንዲከፈላቸውና በውሳኔው መሰረትም የክፍያው ሂደት በ2026 ዓ.ም ይፈጸማል ተብሏል። አሜሪካ ለእስራኤል የምትሰጠው እርዳታ እንዲሰረዝ የቀረበው ህግ ውድቅ ሆነ ተባለ። የኮንግረስ አባል ቶማስ ማሲ አሜሪካ ለእስራኤል የምትሰጠው እርዳታ እንዲሰረዝ ያቀረቡትን ሀሳብ የአሜሪካ መማክርት ቤት ሌሊቱን የተወያየበት ሲሆን የሪፐብሊካን ፓርቲ አባላት በአንድ ድምጽ መቃወማቸው ተገልጿል። 103 የሚሆኑ የዲሞክራቲክ ፓርቲ የመማክርት ቤት አባላትም የቀረበውን ሀሳብ መቃወማቸው ታውቋል። በሌላ ዜና አሜሪካ ለኩዌትና ለሳውዲ አረቢያ በሁለት ቢሊዮን ዶላር የሚገመት የጦር መሳሪያዎችን ለመሸጥ መስማማቷ ተገለጸ። ለሳውዲ አረቢያ የተለያዩ ዘመናዊ ጦር መሳሪያዎችን 1.96 ቢሊዮን ዶላር ለመሸጥ የተስማማች ሲሆን ለኩዌት ደግሞ 484 ሚሊዮን ዶላር የተለያዩ መሳሪያዎችን እንደምትሸጥ ተገልጿል። በከፍተኛ ትምህርት ተቋማት ሴቶችና ወንዶች ተለያይተው እንዲማሩ የቀረበውን ህግ ክነሴቱ ባካሄደው ምልዓተ ጉባኤ በመጨረሻ ድምፅ አጸደቀ። የህጉን ጽንሰ ሀሳብ ያቀረቡት በኦጽማ ይሁዲት ፓርቲ የክነሴት አባል ሊሞር ሶንሃር ሜሌክ ሲሆኑ 52 የክነሴት አባላት የድጋፍ ድምፅ እንደሰጡና 48 እንደተቃወሙት ተገልጿል። ህጉ ግን በአብዛኛው የድምፅ ድጋፍ ለመጨረሻ ጊዜ መጽደቁ ወይም ማለፉ ታውቋል። የከፍተኛ ትምህርት ተቋማት ምክር ቤት እስካሁን ለመጀመሪያ ዲግሪ ብቻ በጾታ ተለያይተው እንዲማሩ የፈቀደ ሲሆን ይህ ህግ ተግባራዊ መሆን ሲጀምር ግን ሁለተኛና ሶስተኛ ዲግሪም በጾታ ተለያይተው እንዲማሩ ይደረጋል ተብሏል። ሊሞርሶን ባርሜሌ እንዳሉት በሃይማኖት ጠባቂዎች ዘንድ በከፍተኛ ትምህርት ተቋማት ሴቶችና ወንዶች ተቀላቅለው ስለሚማሩ ሁለተኛና ሶስተኛ ዲግሪያቸውን ለመቀጠል እንዳልቻሉ ገልጸዋል። ይህ ህግ ግን ትምህርታቸውን እንዲቀጥሉ ይፈቅድላቸዋል ብለዋል። የአሜሪካ መከላከያ ሰራዊት ሌሊቱን በኢራን ጥቃት ማድረሱን አስታወቀ። የአሜሪካ የአየር ኃይል በኢራን የአየር መቃወሚያ ላይ በሚሳኤል ጣቢያዎቿ ያለ ሰው በሚበሩ አይሮፕላን ወይም ድሮን ክምችት ላይ በባህር ዳርቻዎች በሚገኙ መከላከያዎች በሆርሙዝ አቅራቢያ በሚገኘው ባንደር አባስ በተባለችው ከተማ ሰፊ ጥቃት ማድረሱን ያስታወቀ ሲሆን የጥቃቱ ዓላማም በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ ጥቃት ለማድረስ የሚሞክረውን የኢራንን መከላከያ ሰራዊት ለማዳከም እንደሆነ የአሜሪካ ማዕከላዊ እዝ አስታውቋል። በሌላ ዜና ኢራን በኩዌት ወታደራዊ ካምፕ ላይ ጥቃት ማድረሷ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በቅርቡ እንደሚያሸንፉ ትናንት ምሽት ባሰሙት ንግግር ገልጸዋል። ትራምፕ በፔንሲልቬኒያ በተካሄደ ጉባኤ ኢራን በቅርብ ጊዜ እንደምትሸነፍ ገልጸው የቀድሞ ፕሬዝዳንት ባራክ ኦባማ ለእስራኤል ጀርባቸውን ሰጥተው ወደ ኢራን ፊታቸውን አዙረው ነበር። በዚህ ምክንያትም አሁን ባለንበት አስቸጋሪ ሁኔታ ላይ እንገኛለን ብለዋል። በሌላ ዜና ትራምፕ ለቀናት ያክል ከአማካሪያቸው ጋር ከተወያዩ በኋላ በኢራን ጥቃቱን አጠናክሮ ለመቀጠል እያሰቡበት መሆኑን ዎል ስትሪት ጆርናል ዘግቧል። ትራምፕ በኢራን ላይ የአየር ጥቃቱን አጠናክሮ ለመቀጠልና በሆርሙዝ አካባቢ የሚገኘውን ደሴት ለመቆጣጠር ግረኛ ወታደራዊ ኃይል ወደ አካባቢው ለማስገባት እያሰቡበት መሆኑን ኢራን በሚስጥር የኒውክሌር ጦር መሳሪያ የምትገነባባቸውን ጣቢያዎችም ለማጥቃት ስለሚቻልበት ወታደራዊ ስልት መመካከራቸው ተገልጿል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ትናንት ምሽት በተካሄደው ግማሽ ፍጻሜ ጨዋታ አርጀንቲና እንግሊዝን 2-1 በሆነ ውጤት አሸንፋ ወደ ፍጻሜ ውድድር አልፋለች። አርጀንቲና በፍጻሜ ውድድሩ ፈረንሳይን አሸንፋ ለፍጻሜ ውድድር ካለፈችው ከስፔን ጋር ትጫወታለች። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሞቃታማ ነው ይላሉ የዘርፉ ባለሙያዎች። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭ 30፣ በብኤርሸባ 34፣ በሃይፋ 29፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አይቼው ዜናው አበቃ።
2: ወርቅነሽ እናመሰግናለን ስለ ዜናው ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወርቅነሽ በድጋሚ እንደምናደርሽ?
1: እግዚአብሔር ይመስገን። እንደምናደርክ ይሻለቃይቸው ባይ?
0: እንዴት ነው ከቤት ነው መስራት እንደው ምን ምን ይላል?
1: ያው ስራው ስራ ነው። ምን ልዩነት አለው ብለህ ነው? የተመሳሳይ ነው። ስራ ቦታ መድረሱ መንገዱ ካልሆነ በስተቀር ተመሳሳይ ነው። ጥሩ ነው። ለማንኛውም እግዚአብሔር ይመስገን።
0: አይ መልካም ነው እንግዲህ ከተመቸሽ ጥሩ።
1: እንዴት ነው አንተስ ከስፖርት? የትናንት ማታው አርጀንቲና ነው የጨዋታ ሰውን ሁሉ እንዳልሆነ አደረገው።
0: በጣም በሚገርም ሁኔታ እውነት ዋው። እኛ ራሱ አጋጣሚ ደውለሽልኝ ነበር።
1: አጋጣሚ ለጧቱ ስራ ለመመካከር አው ደውልልህ። ደግሞ እኔ በደውልኩበት ሰዓት ደቂቃ እንኳን አይባልም፣ በዛ ሰከንድ በዝልክ በዛ ሰከንድ ነው ጎል የገባው።
0: ጩኸቱ ጩኸት ነበር።
1: አርጀንቲና ሁለተኛዋን ጎል ነው ያስገባችሁ። ያለ
0: ሁለተኛዋን ጎል ስታስቆጥር አርጀንቲና ነበር። አው
1: እና እንደውም የኔ ስልክ ነው ለአርጀንቲና ይቀናት እያልኩ ነበር
0: ያልሽኝ ነው። እንግዲህ አይ እንደዛ ከሆነ ደውይ፣ ችግር የለም።
1: ለአርጀንቲናዎች እንግዲህ ከገባቸው፣ አንተ የአርጀንቲና ደጋፊ ነህ ሲጀምር ጀምሮ ተናግረሃል። ልክ የእስራኤል ወዳጅ ናቸው ብለህ ነበር፣ ግን በዚህ ደረጃ አልመሰለኝም ነበር። በሰላም ታድራለህ ብዬ አልጠበቁም።
0: እንዲህ መጨረሻ እንዲህ ብቻ መልካም ነው፣ ጥሩ ነው። መጨረሻው እንዲህ ደግሞ ምንድን ነው የሚባል መጨረሻውን ያሳምርልን ነው የመጨረሻውን ዋንጫ።
1: ብዙዎች ደግሞ እንግዲህ ስንጠብቀው ነበር እንግሊዝ ብዙም ጊዜ ስለሆናት ዋንጫ በልታ ስለማትወቀለም ዋንጫ 60 ዓመት
0: በሚገርመው ሁኔታ ደግሞ የመጨረሻ ጊዜ ከአርጀንቲና ጋር ነበር የተጫወቱት። ያው የታወቀው ማራዶና
1: እንግሊዛ ወዳደቋል አማረማየ ከአርጀንቲና ጣላት ከአርጀንቲና ጋር።
0: አዎ የሚገርም ነው።
1: ጥሩ ነው። ለማንኛውም
0: በጣም ጥሩ ጨዋታ ነበር። መጀመሪያ አካባቢ እነሱ ተጫውተው ነበረ ጥሩ፣ ያው አንድ ጎል መጀመሪያ ካስቆጠሩ በኋላ ግን ወደኋላ ማፈግፈግ ሲጀምሩ ነገሩ ተቀየረ።
1: እንደ ግብጽና እንደ እንግሊዝ ጨዋታ ነው የሆነው። እንግሊዝና ግብጽ ማን ጋር ነበር የተጫወቱት? ይቅርታ፣
0: ግብጽ ከአርጀንቲና ጋር ነበር የተጫወተችው።
1: ከአርጀንቲና ጋር ነው እንጂ።
0: አንድ አይነት ተመሳሳይ ነው
1: ይሆን ነው የተባለ ነበር መጨረሻ። የሚገርም ነው ብቻ። ልክ ነው የአርጀንቲና አካሄድ። ለማንኛውም መልካም እድል ለመሲ የመጨረሻው ስለሆነ ይቅናው እየተባለ ነው።
0: ጥሩ እውነት ነው።
1: መልካም የሰራ ሁሉም እንደ ስራው ያገኝ። እንደ ድካሙ
0: ደክሟል፣ ታይቷል፣ አሳይቷል፣ አስመስክሯል
1: አይደል? አዎ። ጥሩ። ጋዜጦች እንዴት ነው በዛሬ እትማቸው? ለአንባቢያን ምን አቀርበዋል?
0: በሚገርም ሁኔታ ስለዛውን ስለተወያየንበት ርዕስ ጽፈዋል። እንደገናም በትናንትናው ዕለት በመንግስት ያለችውን ቀሪውን ጊዜውን በመጠቀም የተጀምሮ የነበሩትን ህጎችን ለማጽደቅ የተሯሯጠበት መልክ አለ። በዛም አልፎ ያው የጸደቁትን ህጎችም ከፍተኛው ፍርድ ቤት ያስቆመበት ክስተት አለ። እንግዲህ እስኪ እንመለከተዋለን ሁሉንም። በማዕሪብ ስንጀምር ማዕሪብ ምን ይላል? ይህ አሁን ወደ ወታደር ቤት ሊገቡ ጥሪ ተደርጎላቸው ያልተገኙ ወታደሮችን የማሰሩ ጉዳይ እንግዲህ በትናንትና ሁለት ክኔሴት ቢያንስ እስከ 6 ወር ድረስ ይህን ነገር እንዳያደርጉ ህግ ወጥቶ ነበር። ከፍተኛው ፍርድ ቤት ግን ማዕቀብ ጥሏል። በዚህ ይሄ መሆን የለበትም፣ እስካሁን ድረስ ባለው ሁኔታ መቀጠል አለበት የሚል ነገር አስቀምጧል። እንግዲህ ምን እንደሚደረግ ወደ ውስጥ በደንብ ሲዘረዘር እናየዋለን። የክኔሴት አባል ሚኪ ሌቪ የሆኑት ለማዕሪብ ጋዜጣ እንደተናገሩትኝ ይህ አሁን 25ኛው የክኔሴት አባል መንግስቱ የክኔሴት አባላቶችም በሀገሪቱ መጥፎ የተባለው ወይም ጥሩ ያልሰራ ሀገሪቱን የረበሸ ሀገሪቱን በቃ ምንድን ነው በምኘት ቃል እንደ መተርጎም ያቀታል በማለት በጣም አጥላልተው ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ለኢራን አሁንም የመጨረሻ ማስጠንቀቂያ ነገር እየሰጡ ይመስላል። ትፈልጉ እንደሆን ኑ ወደ ድርድር ተመለሱ፣ አለበለዚያ ግን ድልድዮችንና የኃይል ማመንጫ ቦታዎችን የኤሌክትሪክ ቦታዎችን እንደበድባለን፣ ወደቦችን በሙሉ እናጠቃለን ሲሉ የተናገሩበት ሁኔታ አለ። የተከፈተ ሂሳብ ተዘጋ ወይም የሚል ጽሑፍ በተለይ ጥቅምት 7/2023 ላይ አንድ ጄኔራል ሻለቃ ገለው አስክሬኑን የወሰዱት ጀነራል ነው ይቅርታ አስገለው የወሰዱት ሽብርተኛ መገደሉን በሲዩ ጋዜጣ ላይ ተጽፎ ታይቷል። ወደ መጨረሻ አካባቢም ያው ቀደም ሲል ተነጋገርንበትን አርጀንቲና ወደ ፍጻሜ አልፋለች በማለት የተጻፈው ከስፔን ጋር ትገጥማለች ብሏል። ወደ ውስጥ ገባ ብለን ስንመለከተው እንግዲህ ከፍተኛው ፍርድ ቤት ያቀረበው ወይም በማቀብ የጣለበትኝ በትናንትናው ዕለት በክነሴት የጸደቀውን በተለይ ሃይማኖተኛ ተማሪዎች ወደ ወታደር ቤት እንዲገቡ መጥሪያ ደብዳቤ ተሰጥተው ነገር ግን ሳይሄዱ የቀሩት እነሱን በቁጥጥር ስር ማዋል ሲገባ እንዳይሆን በማለት ቢያንስ እስከ 6 ወር ድረስ ጊዜ እንዲሰጥ ወይም እስከ 6 ወር ድረስ ምንም እንዳይኮኑ የሚለውን ህግ ከፍተኛው ፍርድ ቤት ይሄ ሊሆን አይችልም በማለት ያው ሌሎች ቡድኖችም ይግባኝ በመጠየቃቸው ምክንያት ይሄን ባለበት እንዲቆይ እንዲዘገይ አድርጎታል። የአጉዳት እስራኤል እንዳሉት ይህ ከፍተኛ ፍርድ ቤት ያስቀመጠውን ወይ ማስተላለፈውን ውሳኔ እንዳትቀበሉ አናከብርም በማለት ተናግረዋል። ብሎም የሻስን መሪ አሬደሪን ወቅሰዋል። ምክንያቱም ይህ ህግ ከፍተኛው ፍርድ ቤት ንውድቅ እንደሚያደርገው ያወቀ ወደዚህ ወደ መንግስት ወደ ክሬሴት መጥቶ እንድንዋይበትና እንድናጸድቀው አድርጓል በማለት በከፍተኛ ደረጃ ወቅሷቸዋል። የአዲስ ገቢዎች ሚኒስትር ሐላፊ የሆኑት ሚኒስተሩ ከስልጣናቸው እንደሚሰናበቱና እንዳውም በሚቀጥለው ምርጫ ላይ 26ኛው ምርጫ እንደማይሳተፉ ከወዲሁ የለቀቁበት ስልጣናቸው ለቋል። ያው ህክንሴቱ እንደተበተነሳቸው እንደማይወዳደሩ ተናግረዋል። እሳቸው እንግዲህ ይሄን ያደረጉበት ምክንያት ለምን እንደሆነ አልተናገሩም። ኦፊስ ሱፐር ናቸው የሚባሉት። ለማንኛውም የፓርቲያቸውን የጽዮኑት ዳቲ በጻላልስ ሞትሮች የሚመራው ፓርቲ የዛባል ነበሩ በጻላልስ ሞትሮችን አመስግነዋል። ጠቅላይ ሚኒስትር ቢናሚን ናታኒውንም አመስግነዋል። በተለይ ደግሞ መጨረሻ ላይ ያስቀመጡት እንደ አደራ ነገር እስራኤል ልክ እንደ ብረት መዝጊያ ሀገሯን ደንበሯን መጠበቅ አለባት በማለት ያስቀመጡት ሁኔታ አለ። የመንግስት ህግ አማካሪን በማስመልከት ያላቸውን ስልጣን ለመቀነስ የወጣው የተደነገገው ህግ በትናንትናው ዕለት አልፏል። ይሄም ወደ ከፍተኛው ፍርድ ቤት ይግባኝ እንደሚጠየቅበት ይተበቃል። ለማንኛውም ግን 65 የክነሴት አባላት ደግፎ 51 ተቃውሞ በመሆን ያው በ65ቱ ድጋፍ ሊያልፍ ተችሏል። ይህ የሚሆነው እንግዲህ በተለይ እነኚህ የህግ አማካሪ የመንግስት ህግ አማካሪ ማድረግ ያለባቸው መንግስትን መርዳት፣ በህግ ዙሪያ ማማከር እንጂ መንግስት ያስተላለፈውን ነገር ውሳኔ መስጠት ወይም መከልከል አይችሉም። ካሁን በኋላ ይህ የሚያደርግ የሚችለው የመንግስት ተወካዮች የህዝብ ተወካይ ምክር ቤቱ ነው ኃላፊነት ሊወስድ የሚችለው በማለት ይናገራል። የካሽሩት የተባረኩ የተቀደሱ ምግቦችን በተለይ ለአንዳንድ ምግብ ቤቶች የሚፈቅደው ወይም ይህ ቦታ ካሽር ነው ካሽር አይደለም ያለ የሚሰጠው መስሪያ ቤት ካሁን በፊት የራባኖት ነበር። ከራባኖቱ ወደ ሌላ ማለት የራባኖት ነበር ራባኖት ራሺት ነበር ይህን የሚሰጡት። በአለፈው ጊዜ ግን የክነሴት አባል የነበሩት ማታን ካህና ባወጡት መሰረት ሌሎች ድርጅቶችም የዚህን አይነት ካሽሩት ወይም ፍቃድ እንዲሰጡ ፍቃድ ተሰጧቸው ነበር። ነገር ግን ይህን በመሰረት በትናንትናው 46 የክነሴት አባል ደግፈውታል፣ 41 ተቃውመውታል። ህጉ ይሄም አልፏል። ወደ ህግ ዙሪያ ስንመጣ አሁን ወደ ምርጫ ነው። በምርጫው ዙር በተለይ በሊኩድ ፓርቲ ውስጥ ያለው ሁኔታ በከፍተኛ ደረጃ አነጋጋሪ የሆነ ነው። ሊኩድ ፓርቲ እንግዲህ በሀገራችን ትልቁ ፓርቲ ነው። የራሱ የሆነ ህግና ደንብ አለው፣ የራሱ የሆነ ዳኛ አለው የፓርቲው። በዚህ ዙሪያ በተለይ በዛሬው ዕለት ጠቅላይ ሚኒስትር ቢንያሚን ናታንያሁ የውስጥ ምርጫ በሚደረግበት ሰዓት የራሳቸው የሆኑ 8 ቦታዎችን እንዲሰጧቸውና እሳቸው የሚፈልጓቸውን ሰዎች ለማስገባት ፍቃድ ጠይቀዋል። ለዚህ ዙሪያም በዛሬው ዕለት የመጨረሻው ውሳኔ ሊሰጥበታል ይሰበሰባል ተብሎ ይጠበቃል። ከዚህ ባሻገር ደግሞ ወደ 100 የሚሆኑ አዲስ ለሊኩድ ፓርቲ የተቀላቀሉ በተለይ ጊዶን ሳርን የውጭ ጉዳይ ሚኒስትር ጊዶን ሳርን ደግፈው የገቡት እነሱ አሁን በሚደረገው ድምጽ አሰጣጥ በተለይ የውስጥ ድምጽ አሰጣጥ እንዳይሳተፉ የሚል ህግም ያው የፓርቲው ዳኞች አሳውቀዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ ዋሽንግተን በማቅናት ከፕሬዚዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። ከዛም በተለይ በዚህ በሚሄዱበት ሰዓትም መጀመሪያ ላይ ከኢራን ጋር ጦርነቱ ከመከፈቱ በፊት የነበረው አይነት አይደለም አሁን የሚሄዱበት። አሁን ለዚህ በተለይ በኢራን ዙሪያ ባለው ተጨባጭ ሁኔታ ፈላጭ ቆራጭ ሆኑት ፕሬዚዳንት ዶናልድ ትራምፕ ብቻ ናቸው። በዚህ ላይ ሄደው ጠቅላይ ሚኒስትሩ ምን ሊያመጡ ይችላሉ የሚል ጽሑፍ በዚህ በሰፊው ተጽፎ ይገኛል። በሴናተር ባለፈው የሞቱ ሴናተርም በቀብር ስነ ስርዓታቸው ላይ እንደሚሳተፉም እየተገለጸ ይገኛል። የአሜሪካን በከፍተኛ ደረጃ ኢራንን እየመታች ነው። በተለይ በደቡብ ኢራን በዛት ያላቸውን ቦታዎች እየደበደቡ ይገኛል። በዚህ ዙሪያም ኢራን አሁንም መዛቷን እንደቀጠለች ነው። በዚህ የሚቀጥሉ ከሆነ በተለይ የፋርስ ባህረ ሰላጤ ሀገራትን ከአሁን በኋላ በትልቁ አጠቃለው የሚል ሁኔታ እንዳለ እየተነገረ ይገኛል። ትራምፕም ይዘታሉ ኢራኖችም ይዘታሉ። በእስራኤል ወደ ትላልቅ ግዙፍ አውሮፕላኖች የአሜሪካ የጦር አውሮፕላኖች በዚህ በቤንጎሪዮን አየር ማረፊያ ይገኛሉ። ከነዚህም ቢያንስ ወደ 34 የሚሆኑ አሉ። እንዲቀነሱ ወደ ሌላ ቦታ እንዲሄዱ ወይም አሜሪካ ሶማኑን ማንቀሳቀስ ጀምራ ነበረች። እነኚህ አውሮፕላኖች እንግዲህ ነዳጅ የሚቀዱ ናቸው። ባየር ላይ ያሉ ነዳጅ መቅዳት የሚችሉ ናቸው። እነሱ ወደ አሜሪካ ተመልሰው ይሄዱ ነበር። ግን አሁን ሁኔታው ሲቀየር እንደገና ይህን እቅዳቸውን ሰርዘዋል። በእስራኤል ደግሞ የአውሮፕላኖች ማረፊያው ቦታውን ሙሉ በሙሉ ያዙት ማለት ከሚቻል ድረስ ያ ስለሆነ እንግዲህ የተለያዩ በተለይ አሁን በጋው ወራት በረራዎች ሊሰረዙ ይችሉ ይሆናል በማለት ስጋት እንዳለ ተነግሯል። በዚህ ዙሪያ ያለው ከፍተኛ ሽኩቻ አለ። ምናልባት ትንሽም ቅሬታ ከአሜሪካ ጋር ሳይደርሱ አይቀርም። ዞሮ ዞሮ ግን መፍትሄ ተገንቶለታል ይላሉ። በዚህ በአየር መንገድ ውስጥ ወደ 20 የሚሆኑ በአየር ላይ ነዳጅ የሚቀዱ የአሜሪካ አውሮፕላኖች እንዲቀመጡና ሌሎች ወደ ወታደር ቤት አውሮፕላን ማረፊያ እንዲንቀሳቀሱ ወይም ወደዛ እንዲሄዱ የሚል ሁኔታ አለ እየተነገረ ይገኛል። ከወደ ማሪ ወደ ማሪ በዚህን ጨርስ ነው ወደ ያዲዮት ሳህሮንስን መጣ። ያዲዮት አሮኖት 25ኛው የክኔሴት የህዝብ ተመራጮች ጨረሱ። ሶፍት ሶፍት ይላል እንግዲህ 4 አመታቸውን ሞሉ በማለት አስቀምጦታል። ከዛም በማከታተልም የደህንነቱ ኃላፊ የሚሻባክ ያልምጠራቸው የሳቸውም ለተደረገባቸው ጫና ጃነሱ የሚል ጽሑፍ አለ። ለምን ወደ ውስጥ ገባ ብለን እንመለከቷለን። አለርጊ እንግዲህ አለርጊያ ምን እንደሚባል በአማርኛ ትንሽ ጠፍቶብኛል። ይችላል አለርጊነን እያሉ ለሚያወሩ ሰዎች መፍትሄ ተገኘ ይባላል። ይህም እንግዲህ ሚሆን በተለይ በአሰፍሮፌ ሆስፒታል ውስጥ በ90% የሚሆን የአለርጊ በሽታ ያለባቸው እንደሚፈወሱ፣ በተለይ በአንዳንድ ሰዎች ወይም መጥፎ ሽታ ሲሸታቸው አፍንጫቸው እንደሚዘጋቸው ወይም መጥፎ ሽታ ሲሸታቸው ወይም የማይስማማቸው ምግብ በሚመገቡበት ሰዓት ሰውነታቸው የሚቀያየር ወይም ፍራፍሬም ሊሆን ይችላል። ነገር ግን ይህ በሳላብሪዩት የሚሉተኝ የለም ለአንድ ሰው ከዚህ በሽታ ወይም ከዚህ ከአለርጊነት ለመዳን ካስፈለገ 15,000 ሸቄል ያስፈልጋል በማለት ጽሑፋቸውን ቀጥለዋለኝ። ቀደም ሲል የተናገርኩት የሻባኩ መሪ የተናገሩት ነገር እንግዲህ ለተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለቤት ሳራ ኔታንያሁ ጠቅላይ ሚኒስትሩ ብናሚና ታኖ ጠቅላይ ሚኒስትር ባይሆኑም እስከ እለተ ሞታቸው ድረስ ልዩ ጥበቃ እንዲደረግላቸውና በዚህ በደህንነት ክፍሉ እንዲደረግላቸው መፍቀዳቸውን የጻፉበት ቃል የሰጡበትኝ ሁኔታ አለ። ከዛም ሌላው በተመሳሳይ ያለበት ነው። ወደ እስራኤል ሃዮም በሚመጣበት ሰዓት ተልተሎ እንግዲህ በተለይ አሁን የ5ኛው ክንሴት ወይም የህዝብ ተመራጭ በቀኑ ከመዓለቁ ብቻ እንግዲህ ነገ ነው የሚገባደደው። ነገ ነው እንግዲህ ክንሴት የሚበተነው። እስከዛ ድረስ ግን የቀሩ ተናንሽ አንዳንድ የቀሩ ህጎችን ለማጽደቅ እየፈጠኑ ይገኛሉ። በመጨረሻ ላይ ምን ስናየው በተለይ መከላከያ ሰራዊታችን በሊባኖስ የሚያደርገውን ሂደት በማስመልከት አሁንም በሊባኖስ ውስጥ ጀባል በተሰኘች ቦታ እንደሚታወሰው ከአሁን በፊት ሂዝቡላ መሪ የነበሩት ናስራላ የተለያዩ ንግግሮችን ሲያደርጉበት የነበረው በተለይ ወደ መጨረሻ አካባቢ ደግሞ እስራኤል እንደ ሸረሪት ድርት በተናለች ምናምን ይያሉ ሲዙቱበት ያንበቱ ጃቢል ቢናት ጃቢል የተሰኘውን ቦታ ሙሉ በሙሉ መከላከያ ሰራዊት እቺን ከተማ በመቆጣጠር ዙሪያውን አጥሮ ይገኛል። በተለይ ደግሞ ያትልቅ የግር ኳስ መጫወቻ ሜዳ ላይ ናስራላ አብዛኛውን ጊዜ ንግግር ሲያደርጉ በትልቅ ስክሪን እዛ ላይ ህዝቡ ቁጭ ብሎ ንግግር ያደርጉ ነበር። የመጨረሻ ጊዜ ንግግር ያደረጉትም እዛ ቦታ ነው። ካሉበት ከተደበቁበት ቦንከር ውስጥ ነው ማለት ነው። ከተማይቱ እንዳልነበረች ሆናለች። አሁን መከላከያ ሰራዊታችን ተቆጣጥሮት እነሱ ይዘውታል ማለት ነው። ከሊባኖስ ጋር ያለው ድርድር ምናልባት ወደ ስምምነት የተደረሰ ነው ይባላል። ሂዝቡላ በተለይ ደግሞ የፕሬዚዳንት ኦን እንደተናገሩት የሊባኖሱ ፕሬዚዳንት ሂዝቡላ የሚጠብቀው ኦሪያሮክ ወይም ትዛዝ መመሪያ ከኢራን መመሪያ ነው የሚጠብቀው። መመሪያውን ከኢራን ከተቀበለ በቀጥታ ወደ እስራኤል ወደ ሰሜኑ ክፍል ማስወንጨፉን ይጀምራል በማለት ያላቸውን ስጋት ተነግሯል። በአንጻሩ ከእስራኤል ጋር የተደረሰው ድርድር በተቻለ መጠን በተለይ እንደ ሙከራ ተደርጎ የሚታይ እስራኤል ሁለት ቦታዎችን ለቃ እንደምትወጣና ለሊባኖስ ወታደሮች እንደምታስረክብ ቢሆንም የሊባኖስ ወታደሮች ደግሞ በዚህ ለቀው በእስራኤል ለቃ በመትወጣበት ቦታ ወይም ከተማዎች ቤት ለቤት እየዞሩ የጦር መሳሪያን እንዲሰበስቡ ጠይቀዋል። ወደ ሐሬጽ በመንመጣበት ሰዓት ሐሬጽ እንግዲህ የመንግስት ህጋማ ካርባን የስልጣን ቅናሽ የተደረገውን በዚህ ዙሪያ ያላቸውን ሁኔታ ተናግረዋል። ሊሆን አይችልም እንዴት ይሆናል የሚል ጽሑፍ እነሱም ይዘው ቀርቧል። አንድ ከፍተኛ የአሜሪካ ባለስልጣን እንደተናገረው እስራኤል በደቡብ ሊባኖስ ያዘችውን ቦታ ቀስ በቀስ በቅርቡ መልቀቅ ትጀምራለች የሚል ጽሑፍ በዚህ በሰፊው ይገኛል። ክብራትና ክብራን አድማጮቻችን እንግዲህ ከሞላ ጎደል ጋዜጦች ለአንባቢያን ምን ይዞ ቀረቡ የሚሉት የስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወርቅነሽ በድጋሚ ለሶስተኛ ጊዜ ደህና ደርሽ ልበልሽ እንዴ?
1: እስከ 12 ሰዓት
0: የለሽማ አሁን እዚህ ስለለለሽ እኮ ነው።
1: አው እንደዛ ሆነ እንግዲህ።
0: አው ወርቅነሽ በእውነት በጣም የሚገርም ሁኔታ ነው እንግዲህ አሁን የ5ኛው የህዝብ ተመራጮች ያው ነገ ነው የሚጨርሱት ያው አራት አመት ሙሉ ደፈኑ ማለት ነው።
1: ከነሴት አባላት
0: ያው የክነሴት አባላት
1: ነገር ነው።
0: ስማው በጣም እንደው ጠቅለል አድርገን እንደው ይሄን አሁን ስናየው እንዴት ትሁ አንቺ ትገምጪው ብሏችሁ እንዴት እንዳለፈ እቺም ከባድ ጊዜ እንደነበረ ነው። በተለይ ደግሞ የጥቅምት 7 2023 ክስተት እስካሁን ደስ አነጋጋሪ የሆነ ነው።
1: በጣም እሱ በተለይ እውነት ከነው እንግዲህ ጥቅምት 7 ቀን 2023 ዓመተ ምህረት የደረሰው ጥቃት ለህዝብ እስራኤል ለሀገር እስራኤል የማይረሳ ጥቁር የታሪክ ገጽታ የታሪክ ጠባሳ ነው። በጀርመኑ ናዚ ከደረሰው በይሁዳን ህዝብ ላይ ከደረሰው ጭፍጨፋ ቀጥሎ እጅግ አሳዛኙ ከባድ ምዕራፍ እስራኤል ህዝብ ያሳለፈው ይሄ ነው። ብዙ ነገሮችን ለውጧል። በዚህ ጊዜ ደግሞ በሀገርን ህዝብን በመምራት ላይ በኃላፊነት ላይ የነበረ ባለስልጣን አካል እንግዲህ ተጠያቂ ነው። ከባድ ነው የሚሆነው። አዎ ይሄ ነው አንዱ እንግዲህ በጣም ከባዱ ገና ያልተነካው እንደተጠቀለለ ያለው ከባድ ችግር ምርመራው ምንም ገና በውዝግብ ላይ ነው ኮሚቴ ለማቋቋም። ሌላው ጦርነቱ እንግዲህ ያን ጥቃት ተከትሎ የተካሄደው ጦርነት በአንድ በኩል የመካከለኛው ምስራቅ ገጽታ የቀየረ ነው ማለት እንችላለን በድፍረት። አዎ እነ ናስራላ ታሪክ ሆነዋል።
0: እውነት ነው።

0: በአውስትራሊያ በደረሰው የሃኑካ በዓል ጊዜ በደረሰው የሽብር ጥቃት ነበሩ። ጥቃቱ ላይ እዛ የተረፉ ናቸው፣ ግን ወደ እስራኤል ሀገር ተመልሰው በዛ አካባቢ ነው እንዲኖሩ የመረጡት። እና ምንም ይሁን ምን እስራኤል ሀገር በማንኛውም ጊዜ ጦርነት ላይ ሆኖ ምንም ሆኖ አስተማማኝ ናት የሚለውን ሀሳብ ማየት እየቻልን ነው። እና አሁን ደቡብ እስራኤል
1: ያለችን አንዲት ሀገር እኮ እሷ ብቻ ነች። ስለዚህ
0: ሌላ ምንም አማራጭ
1: የለም እዚህ ምድር ላይ ሀገርን መጠበቅ
0: በጣም በዚህ በኩል ጥሩ ነው። ግን ተጠያቂ ናቸው።
1: ተጠያቂነታቸው እኮ ዞሮ ዞሮ መንግስት እንደ ኃላፊነቱ መንግስት እንደ መንግስትነቱ ተጠያቂነት አለው። ነገር ግን እዚህ ላይ አሁን ተጠያቂ ትሁን አትሆንም የሚለው ክርክሩ የመጣው እንግዲህ ጥቅም ሰባት ከመከሰቱ በፊት ይህ መንግስት ወደ ስልጣን ሲመጣ ከተቀናቃኝ ፓርቲዎች ወይም ከግራ ክንፍ ርዕዮተ ዓለም ተከታዮች ጋር ከፍተኛ ውዝግብ የነበረበት ነው። ከፍተኛ ሰላማዊ ሰልፍ ነበር። የህግ ማሻሻያ እናደርጋለን ብሎ የመጡበት እና ቅሬታ ውስጥ የገቡበት ወቅት ነበረ። በተለይ በህግ አርቅ በፍርድ ቤቶች በፍትህና በህግ ዙሪያ ያለው ሽኩቻ ሁኔታውን ለመቀየር ሲደረግ የነበረው በጣም አወዛጋቢ የነበረበት ወቅት ነበር። ያ እንዳለ ሆኖ ጥቅምት ሰባት ሲከሰት ይሄው ጥፋተኞች ናችሁ እናንተ ብሎ አውቶማቲካሊ መንግስትንም ጥፋተኛ የማድረግ እና ገሩ ወደ ፖለቲካ እየተቀየረ መጣ። ለአንድ ወር ያህል ማለት ይቻላል ታስታውሻለሽ፣ አንድነት ነበረ ሆ ብሎ የተነሳበት ሁኔታ ግን እየቆየ ሲመጣ ዞረን ወደ ነበርንበት ቦታ የመከፋፈል የመጣንበት ሁኔታ አለ እና ያ ሁሉ መውለት በጣም አስቸጋሪ የነበረ ወቅት ነው የነበረው። ዞሮ ዞሮ ግን ደግሞ አሁን በክነሴት ውስጥ በተለይ እነኝን የመጨረሻ ህግ የማርቀቁ የሚሄዱ ሁኔታ አነጋጋሪም የሆነው አሁንም ከፍተኛው ፍርድ ቤትም ይህን ነገር ያስቆመበት ሁኔታ አለ። በዚች ባለቀች ጊዜ ውስጥ ባለቀች ሰዓት ውስጥ ግን እንደዚህ አይነት ህግ ማምጣቱ ማርቀቁ እንደው ተገቢ ነው ወይስ?
0: አዎ፣ የሚገርም የህጉ ጉዳይ እንዳልኩ ከጦርነቱ በፊትም በማረኬታ ምሽባት በህግ ስርዓቱ ዙሪያ ላይ ለውጥ ለማድረግ በተፈጠረው እንግዲህ አዲስ የተቋቋመ መንግስት በፍርድ ቤቱ ላይ መሰረታዊ ለውጥ ለማድረግ የነበረው ሀሳብ ህዝቡን ለመከፋፈል ሞክሮት ነበር። ያው ዝግብና መከፋፈል ደግሞ የጥቅምት ሰባቱ ጥቃት ሲደርስ ሞሳድን ሻባክን ያክል የእስራኤል መረጃ ድርጅት አይኑ ላይ እንደ ሀማስ እንደዚ አይነት ዘግናኝ ወንጀል እንዲፈጽም ካደረገው ምክንያት አንዱ ይሄ ነው ይባላል። የሆነ የመሰረት ትንሽ መዛባት መናጋት ነበር በመሪዎች በህዝብ መካከል እና እንደ ምክንያት ይጠቀሳል። ያኔ የውስጥ አለመግባባት ያን ያህል ችግር ሲደርስ አስቀድሞ አለመጠንቀቅ፣ ልብ አለማለት፣ ምናልባት መከፋፈሉ ውዝግብ የፈጠረው ነገርም ነው ይባላል። አዎ፣ ትኩረት ሳይሰጡት ቀርተዋል እና ይህም እስካሁን ድረስ
1: አንዳንዶችም ሆን ተብሎ የተደረገ ነው። እስራኤል አውቃ ነው ይህን ከፍታ በር የሰጠች ብሎ እኮ የሚያምኑም አሉ።
0: እንግዲህ ይከብዳል ይህን ለማለት ሚሉ ቢኖርም እንዳልከው ግን ያን ያክል ዘግናኝ ድርጊት በቃላት እንኳን ልንገልጽ በማንችለው ሁኔታ ነው የተፈጸመው ወንጀል። ህጻናት፣ አረጋውያን፣ ሴቶች፣ ወንዶች ላይ እንግዲህ ሰው በሳት ሲቃጠል በነብሱና ሌላ ነገር ሲደረግበት ከባድ ነው። እንግዲህ ሆን ብላ ማለት ይህን እንትን ይከብዳል። ግን ማጣራት፣ ምርመራ ማካሄድ፣ ትክክለኛ መረጃዎች ማግኘት ያስፈልጋል። ለማንኛውም ኋላ ደግሞ ካስታወስክ አይቸው የተጠለፉ ዜጎች ለማስመለስ የነበረው የተቃውሞ ሰልፍ መንግስት እንዲያስመልሳቸው ለማድረግ የነበረው የተቃውሞ ሰልፍ ወደ ፖለቲካዊ ይዘት እያመራ ነው የሚል ብዙ ትችት ነበረበት። የተጠለፉ ዜጎች እንዲመለሱ ነው ወይስ መንግስትን በመቃወም ነው የሚካሄደው ሰልፉ እየተባለ እንደዚ አይነት ነገር ነበረበት። ዞሮ ዞሮ ግን እግዚአብሔር ይመስገን የተጠለፉ ዜጎችም እንግዲህ በህይወትም ይሁንም ባይሆንም ተመለሱ። ያው ያሉት በህይወት ስለተመለሱ ጥሩ ነው። የጦርነቱ ሁኔታ እንግዲህ አሁንም ተጠናቀቀ ለማለት ይከብዳል። ግን
1: ለጦርነቱ ይሽን ይመስላል ሲ ወደ ኢራን እና አሜሪካ እንሻገርና ሌሎችን ሲ ወደ ኋላ ካይ እንመለከታቸዋለን። በውጭ ሀገር ዜና የሚያቀብለን ራም ብራንደስ እዚህ አጠገብ ያለ رام بوكر توف ما شلونك
2: بوكرور سلام راب انا بسدر مكبر شي جام انتم
1: تاجي لي جام بوكر توف لوركنش
2: بوكر توف بوكنش سلام راب
1: ما بيلا شلون انت ايت
0: فوق ما شلونك
2: بوخ هشام
0: هو يودا ديبرنا يتمول بيرف
2: نכון אז באמת חלה הסלמה דרמטית וישירה עליית מדרגה בעימות הצבאי בין ארצות הברית לאיראן, כוללת באמת חילופי מעלומות בתוך שטח איראן, שהפעם מדובר בתקיפת יעדים שנמצאים

0: נמצאים בסמיכות לטהרן, כלומר לא רק יעדים בדרום איראן. מן הסתם איראן הגיבה ותקפה יעדים אמריקאים במדינות האזור, ולפי דיווח מאוד מעניין ב-Wall Street Journal, נשיא ארצות הברית טראמפ קיים התייעצויות ביטחוניות עם אנשיו, כשלפי שעה הם שוקלים אפשרות להרחיב את הפעילות הצבאית עוד יותר מול איראן. בין האפשרויות שנשקלות זה השתלטות על האי חרג, דיברנו עליו בעבר, זה האי שדרכו מרב הנפט האיראני יוצא, מיוצא, או גם פעילות צבאית בהר המקוש, מדובר במתקן גרעיני, במקום בו ישנה פעילות גרעינית, ועד כה לא הייתה פעילות שם הצבאית אמריקאית. צריך רק להגיד שלפי אותו דיווח לסייג, טראמפ כרגע נמנע מלעשות את זה, והוא מעדיף פתרון דיפלומטי.
1: אורגנש.
2: מתרגם אותו. እንግዲህ በኢራን እና በአሜሪካ መካከለ ለሁኔታ እንዴት ነው ነው ያለው? ያው እንደተለመደው እንግዲህ ለዛሬ ለአምስተኛ ሌሊት ይመስተኛል ባለሰሳት አሜሪካ በኢራን ምድር ላይ ዛሬም ጥቃቱን ፈጽማለች ባሳለፍነው ሌሊት። ኢራን ደግሞ ያጸፋ ምላሽ በአካባቢ በሚገኙ የአሜሪካ ተቋማት በሚገኙባቸው ሀገራት ላይ ጥቃት አድርሳለች። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ከማከራቸው ጋር በኢራን ላይ ያለውን ጥቃት ለማስፋፋት መማከ ከራቸው ተገልጿል። እስካሁን ድረስ አሜሪካ ጥቃት ባላደረሰችባቸው የኢራን አካባቢዎች የኒውክሌር ጣቢያዎች ላይም ጥቃት ያደረሰች እንደሆነና ጥቃቱ ተስፋፍቶ እንደሚቀጥል ይተበቃል እንደዛ ያሰውበት ነው ትራምፕ ነው ያለው። ራም አታሆሽቭ ለያርጡ ታብሪት አሜሪካ ታምሽህ ታትከፎት ከሐበሽታ ከዙ
0: כן, אני חושב שכן, אני חושב שאנחנו נמצאים באיזשהו מצב של סבבים או חילופי מעלומות מתמשכים מול איראן. בגדול, טראמפ לא באמת רוצה לחזור למלחמה, הוא גם לא רוצה באמת לשים כוחות, לשלוח כוחות באמת, לפעול צבאית בצורה נרחבת מול איראן. אז כרגע אנחנו רואים פה גבולות גזרה של, שקצת, בתקיפות הללו קצת התרחבו, כי עכשיו אנחנו רואים גם תקיפות קרוב יותר לטהרן. היו איזשהו גבולות גזרה בשבוע האחרון, למשל ישראל זה למה היא לא חלק מהסבבים האלו. אז כרגע אנחנו רואים פה אולי חילופי מעלומות, הרי צריך לצאת ולהזכיר, א', יש את בחירות האמצע שיש לו בתחילת נובמבר לטראמפ, הוא לא רוצה להגיע לבחירות הללו מחירי נפט גבוהים, ואז הצרכן האמריקאי ירגיש את זה בכיס, ואז הוא יאבד חלילה מבחינתו את הרוב בקונגרס. וצריך לציין, אגב, אתמול המשחק שהיה, אנחנו אחרי חגיגות 4th of July, אנחנו שנייה לפני סיום המונדיאל, צריך לציין, כל הדיבורים, כל הסכם המסגרת, מזכר ההבנות הזה שהיה לנו, כל תכליתו היה להגן שקט לתקופת המונדיאל ותקופת חגיגות יום העצמאות של ארצות הברית. אנחנו אחרי התקופה הזאת כבר אין צורך בדבר הזה, גם טראמפ עבורו זה קצת, הוא אוהב להציג את עצמו כמי ששובר את הכלים, אז ברגע שהוא שובר את מזכר ההבנות עוד לפני שנגמר תקופת המסגרת, אז מבחינתו זה איזשהו הישג תודעתי או הסברתי.
1: ወርቅነሽ የጠየቀችው ጥያቄ አሁን ፕሬዝዳንት ዶናልድ ትራምፕ አሁን በሚያካሄዱት አሁን በጀመሩበት ጥቃት አሁን እንዳለው ይቀጥሉ ይሆናል ወይ ብለህ ታስባለህ? ብላን በጠየቀችው ስማው ይቀጥላሉ፣ ጦርነቱ ይቀጥላል። ትራምፕ በርግጥ ጦርነት መመለሱም ለመመለስ አይፈልጉም። እንደው አንዳንድ ሲታሰብ ሁሉም ተፈራርተው ነው ይመስላል። አሜሪካም እስካሁን ስትመታ የነበረችው ዳርዳር ቦታዎችን በመምታት በተለይ በደቡብ ቴህራን አካባቢ ስትመታ በረች ነው። ኢራንም በበኩላ ወደኛ እንኳን ወደ እስራኤል እንኳን ተኩሰችም ወደ ሎሽ በፋርስ ባረሰላጤ ሀገራት የአሜሪካን ካምፕ ወይም ጦር ካምፕ ያለበት ንጥቃት ያደረሰችበት ሁኔታ አለ። ወደ እስራኤል ለዚህም ውጊያም አልተቀላቀለችም። ይሄም የትራምፕ አንዱ መስፋፋት የማይፈልጉት በተለይ ፕሬዝዳንት ትራምፕ አሁን ሰዓት የሚፈልጉት ኖቬምበር ላይ ኮንግረስ ምርጫ አለ። በዛ ምርጫዎች ደግሞ የነዳጅ ዋጋ ንሮ ወደዛ ምርጫ ሜዳ አይፈልጉም። ምክንያቱም ያካለ ወደ ምርጫው አሁን ያላቸውን በህዝብ ተመራጭ ቡድስ ኮንግረስ ያለ ምንጠራው በዛ ያላቸውን ድምጽ ወይም መቀመጫ ሊያጡ ይችላሉ። ያን ካጡ ደግሞ እንደፈለጉት አሜሪካን መምራት አይችሉም በቀራቸው ጊዜ ውስጥ። ስለዚህ በተቻለ መጠን ያህል እስከዛ ከመድረሱ በጦርነቱ ነው ጋፕ ብሎ ቢደርሱ ምርጫቸው ነው። የነዳጅ ዋጋ በተለይ እንዲቀንስ ይፈልጋሉ። ሞንዲያልን በማስመልከትም በሞንዲያልም ዙሪያም እንግዲህ ሞንዲያል የበቃ ነው የጨረሰው። እንግዲህ ይፍታችን እሁድ የምትርሽው ፍጻሜ ይሆናል። ከዛም ለ250 አመት የአሜሪካን በማክበር የዛም በዛም ዙሪያ በጸጥታ በጦርነት ላይ ያሉ ያን ማክበር አልፈለጉ ነበር ነገሮች የተሳኩላቸው አሁን ወደዛው ይሄድ ነው ነገር ግን አሁን ዋናው ትልቁ ነገር ኖቬምበር የሚደረገው የውስጥ ምርጫ በተመለከተ ነው ብላሉ ወርቅነሽ ጥያቄ ካለሽ ጠይቂው እኔ ጥያቄን ጨርሻለሁ
2: ጥያቄ ማ እስራኤል ታሴ ፓሽት ትራምፕ ሎሮትሽ እስራኤል ሲታረይ ባክሻ በትኪፋ አል ኢራን አባል ኦምሪም እስራኤል ሚወድሮ ጻሊት ኮፍ በኢራን ትራምፕ ሎሮጼ ማ ኮሊወት ጋም በካሮቪሽ ኪሉ ጻ ናታኒዮ ጻፉ ለባኪር ባርጾ ታብሪት ኢፓጌሽም ትራምፕ ማይም ቼክ ማ ኮሊወት ማ
1: ጻፊላኑ
0: זו באמת שאלה נהדרת, ופה אולי המקום להכניס את ההתבטאות של ג'יי די ונס, סגן נשיא ארצות הברית, בהסקט הפופולרי, המואזן מאוד של ג'ו רוגן, ומה שאומר שם ונס, כי ישנם גורמים בממסד הישראלי שמנסים להפעיל מניפולציה על דעת הקהל בארצות הברית כדי לדחוף להמשך המלחמה מול איראן. זה אומר ונס, כלומר מה שלפחות ונס צריך להזכיר שהוא אפשר להגיד מהדמות הבולטות באגף במחנה הבדלני בתנועת מגה, הוא גם בגלל אותו מעמד הוא נשלח להוביל את המסע מתן מול איראן בסבבים האחרונים. משהו מעוטט פה זה שעייפנו, אנחנו לא רוצים עוד, אנחנו לא רוצים להמשיך פה את הלחימה מול איראן, והוא מוטט פה גם לישראל, מוטט א' כלפי פנים, מוטט פה גם כלפי ישראל, וגם מוטט, צריך להזכיר, דיברנו על בחירות האמצע, מיד אחרי בחירות האמצע, הלכה למעשה אנחנו נכנסים לעונת הבחירות לנשיאות, ופתאום זה כאב ראש אחר לטראמפ ולנו.
1: Okay.
0: ונס פה מוטט לישראל, זהו, חלס, לא ממשיכים.
1: תודה לך.
0: תודה לכם.
1: נסגנלן לרמברנדס, נגדי תייק עמדו, ישראל תאפן תאמינון, ישראל עוד תורנות מסעתף מקלקל תפלגלת, אמריקה גנה תפלגם במיל תייק תייק עצו, נדאום סון דמסטאו שערגו, אמריקה המקטל פזרנט ג'ודי ונס, יתנה גורס נגר נפר. אמריקה, ישראל בוסט תלקה גנדת בתלי, באמריקה הזבלי, תצונו למסעדר, יתערצ'נו, יצרצ'נו, יתגמו, תורון דלהונה בלפו בנפר በስምምነት ከመረሳቸው በፊት የተናገሩት ኔታ ነው ለዚህም ነው እንግዲህ ምክትል ፕሬዝዳንቱ ጦርነቱ ይብቃ ከመሚሉት ድምጽ ከመያሰሙት መካከል ነው ያሉትና በዚህ ዙሪያ እሳቸው ማቋማቸው የታወቀ ነው እስራኤልን አርፍሽ ተቀመጭ እንደሚባል ነገር መልእክት የሰጡበት ናሉ ብሏል ወርቀነሽ በቀረችን ጊዜ እኛው እንቀጥልና ወለት ይሄ ቅድም የጀመርነው ይሄ የህግ የማርቀቁ ሁኔታ ለታይታም የሚያስደስት እኮ አይደለም ይሄን ያህል ጊዜ ቆይተው አሁን እንደገና በተለይ ይሄን ኻሪዲሞች ወይም አክራሪ ሃይማኖተኞች ይሄን እንዲቀበሉ የሚደረገው ሁኔታ ነሱን ለማስደስት በተለይ ከሁን ወደ ምርጫው በመንወጣበት ሰዓት በኋላም ልክ ታማኝነታቸው ለጠቅላይ ሚኒስትሩ ቢናሚ ናታኒያው እንዲሆን በሚል ሁኔታ የሚፈልጉት ነገር ሁሉ እየተቀበሉ ነው ይባላል ምን ያህል እውነት ነው ይሄ
2: ይሄ በጣም በሚገርም ሁኔታ ይመስላልም ለምን ብትል ህጉ ሲጸድቅ እኮ የጥምር መንግስቱ አባላትም የተቃወሙበት ሁኔታ አለ እና ሙሉ በሙሉ ስልጣን ላይ ያለው መንግስት እንግዲህ የቀኝ ክንፍ ብለን ምንጠራው የፖለቲካ አባላት የደገፉት ነው ማለት አይቻልም የከሊኩድ ፓርቲ የወጡ የክነሴት አባላትም አሉ በዚህ በእነዚህ በህጎቹ ምክንያት ነው እንግዲህ ትልቁ ምክንያታቸውን ዩሊ ኤድልሽቴን ከዛ ባለፈ ደግሞ ህጉ ከጸደቀ በኋላ ከፍተኛው ፍርድ ቤትም ይያገደ ያለው ህግ አለ የሽባ ተማሪዎች በፖሊስ ቁጥጥር ስር እንዳይውሉ ወደ መከላከያ ሰራዊቱ ወለ ልሽካታጊዩስ ካልሄዱ ጥሪ ተቀብለው በወታደራዊ ፖሊስ ቁጥጥር ስር እንዳይውሉ የሚል ህግ ጸድቋል ይሄ ህግ ግን ከፍተኛው ፍርድ ቤት ወደው ሲያግደው አይተናል ስራ ላይ እንዳይውል ተግባራዊ መሆን እንዳይጀምር ተብሎና ይመስለኛል ይሄን ህግ ያጸደቀ መንግስት አካላት ባጋጽ በመከልከሉ ከፍተኛው ፍርድ ቤት ብዙም ይከፋሉ በያላስብም ምክንያቱም እንደው እንዳልከው ይሁን ከምርጫ በኋላ እንደገና ወደ ጥምር መንግስቱ እንዲቀላቀሉ ለማድረግ ሐሳባቸውን ለመቀበል ነው እንጂ ሙሉ በሙሉ የታመነበት ሁሉም የጥምር መንግስቱ አባላት ደግፈው ታምኖበት ሳይሆን እንደዛ ይመስላል ለታይታ ይመስላል ሁኔታውና የኦሪት ትምህርት መሰረታዊ ህግ ነው እንዲጸድቅ እነሱ ያቀርቡት ነው ይሄም እንደዚሁ ጸድቋል እንዳልከው ሌላው ህግ ያው የክረሴት አባላት እችን ሳምንት ለመጠቀም ሩጫ ላይ ናቸው። ብዙ ህጎች ጸድቀዋል። የመንግስት ህግ አማካሪዋን ስልጣን ለመገደብ ተብሏል። በመጨረሻ ላይ ለመከፋፈል ነበር የተባለው ሲጀመር። በኋላ ግን ያው ስልጣኑን ለመገደብ ደካማ ለማድረግ ብዙ ውሳኔ እንዳይሰጥ የመንግስት ህግ አማካሪው በመንግስት ውሳኔዎች ላይ። ሌላው የከፍተኛ ትምህርት ተቋማት በሁለተኛና ሶስተኛ ዲግሪ ሲማሩ ሴትና ወንዶች ተለይተው እንዲማሩ የሚለው ሀሳብ እንደዚሁ የቀረበ ሀሳብ ነበረ። ጸድቋል። ከሃይማኖት አንጻር ነው ይሄም የቀረበው። እንግዲህ ጥሩ፣ ለማንኛውም አብዛኛ ድምጽ አግኝቶ ጸድቋል ህጉ። ሌላው መንግስት ደግሞ ይሄ እነዚህ በክነት የተጸደቁ ናቸው። መንግስት ደግሞ እንደ መንግስት ያተቀበለው ያጸደቀው ውሳኔ አለ። አይቼው እንደው በጣም አንገብጋቢ የሆነው የሰዎች እንደም በየቀኑ በየጎዳናዎች የሚያፋስሰው በአረቡ ማህበረሰብ ውስጥ የሚፈጠረው እርስ በርስ ግድያና ስር የሰደደ ወንጀል አስቸጋሪ የሆነበትን ሁኔታ እያየን ነው። እንደው በአረቡ ማህበረሰብ ይባላል እንጂ በመሀል እስራኤል ከተሞች ነው የወንጀል እየተፈጠረ ያለው እና መንግስት ሻባክ በአረቡ ማህበረሰብ ውስጥ ገብቶ ይህን ወንጀል መቆጣጠር እንዲችል ወስኗል። ለውሳኔውም እንግዲህ አንድ ውሳኔ ሲወስን መንግስት በጀትም አብሮ ነው የሚመድበው። 364.5 ሚሊዮን ሸቄል እንዲመደብ ወስኗል። ሻባክ የተለያዩ ቴክኖሎጂዎችን በመጠቀም የሰው ኃይል 130 የሚሆን የሰው ኃይል በሻባክ እንዲመደብና ለዚህም በየአመቱ 35 ሚሊዮን ሸቄል ሀገሪቱ እንድትመድብ ለ130 ሰዎች ደሞዝ ወስኗል። ይሄ ትልቅ ውሳኔ ነው። በተጨማሪ ለፖሊስ 132.4 ሚሊዮን ሸቄል እንዲመደብና አዳዲስ ቴክኖሎጂዎችን በመጠቀም በአረቡ ማህበረሰብ ውስጥ የሚፈጠረውን ወንጀል መታገልና መቆጣጠር
1: የት ነበሩት እስከዛሬ
2: ወስኗል።
1: መንግስት የት ነበር እስከዛሬ? ይሁን ክስተት እንደዚህ እስከሚሆን ድረስ የት ነበሩ? ለጤ ምናልባት በአንዳንድ በኩል ደግሞ
2: ይሄ የምርጫው ዜማ ላይ ነን አትርሳ።
1: ይሄ ምርጫ ኦኬ
2: ያው እና ለማንኛውም አሁንም መቆም ከተቻለ እንደው ያንድ ሰው ህይወት ማትረፍ እንኳን ትልቅ ነገር ነው። እንኳን በየቀኑ ዛሬ
1: ያው ስዳሌ ነገማልዳ የሚቆም ነገር አይደለም
2: እየተባለ እንደዛ እየተባለ ከባድ ነው ያለው ሁኔታ። የወንጀል ድርጊት በነገራችን ላይ በአረቡ ማህበረሰብ እንላለን እንጂ በአጠቃላይ በእስራኤል ማህበረሰብ ግድያ፣ እርስ በርስ ግድያ ሰፊ ነው። እየተባባሰ ነው የመጣው ደግሞ ጊዜ እየጨመረ ነው የመጣውና ከባድ ሁኔታ ላይ ነው ያለን። ሌላው ሐማስ ጊዜ ካለን
1: ሐማስ 25 አጥፍቶ ጠፊዎች 25,000
2: አባላትን አጠናክሯል። ተዋጊ አወጥላ ጥፋት የሚወጡ ተብሏል። 25,000 እንግዲህ ወታደሮች
1: ሐማስ ተንኮታክቷል ተብሏል ነበር።
2: የሚገርም ነው። እንደዛ ነበር የነበረው መረጃ። ከቀናት በፊት ደግሞ ትራምፕ ያቋቋሙት የሰላም ምክር ቤት የሚባለው ዓለም አቀፍ አካል ሐማስን ተክቶ ሊሰራ ሐማስ ስልጣኑን አስረከበ ሲባል ሰምተን ነበር። ግን ዛሬ ትናንት ምሽት የወጣው መረጃ ሐማስ እስካሁን ድረስ 25,000 አዳዲስ አባላትን አጠናክሮ እነዚህ መካከል አይቸው 2500 አኖክባ የተባለ አሸባሪ አባላት ናቸው። አኖክባ እንግዲህ ጥቅምት 7 ቀን የደረሰውን የሽብር ጥቃት የፈጸመው የሐማስ ወታደራዊ ክፍል ነው አሸባሪ። ያን ወንጀል ሲታሰብ ከባድ ነው በምን አይነት ጭካኔ ወንጀሉ እንደደረሰ ና 2500 የሚሆኑት የአኖክባ አባላት ናቸው ተብሏል። እንግዲህ ተጠናክሮ ውስጥ ለውስጥ ድምጡን አጥፍቶ ሲጠናከር እንደነበር
1: እስራኤል የት ነበረች እዚህ ላይ ነው ወይስ በተኩስ አቁም ስምምነቱ ምክንያት እነሱ ይህን ያህል ሲጠናከሩ እንደውም የተደረመሱ ዋሻዎችን እስራኤል ያፈረሰቻቸውን የደረማመሰቻቸውን ዋሻዎችን እንደገና እየገነባው ለጦርነት ራሱን እያዘጋጀ ነው ብለን ባለፈውም በዜና ወጃችንም አቅርበን ነበር እና ይህ ሁሉ እስኪደረግ ድረስ ለምንድን ነው ቁጭ ብለን እየጠበቅ ነው? እስራኤል ወይም መከላከያ የት ነበር?
2: ልክ ነህ። ይሄ ነገር አሁን የመከላከያ ሰራዊት እንደውም በሚገርም ሁኔታ ከ60 50 ሲባል ነበር፣ በቅርቡ ግን 70% ያህል
1: 70% ቁጥጥር ስር ያለ እንግዲህ በ30% በያዙት ቦታ ብቻ ይሄን ያህል ኑክባ ወታደሮችን ማዘጋጀት መመልመል ከቻሉ የባሶ ተጠናከሩ እንጂ
2: ሐማስ ምንም ይሁን ምን አንድ ቤትም ትንሽ ቤት ትበቃዋለች። እንዲህ አይነት ነገር እንደው ምልካል ነበረው ልምድ እንግዲህ ለመጠናከርና ዞሮ ዞሮ የሚጠበቅ ነው ይህን ጊዜ ሐማስ እንደሚጠቀምበት። ግን እስራኤል አሁን ኢራን ላይ በነበረው ጦርነት ትኩረት በማድረግ አሁን ደግሞ ሂዝቦላ ድርጅት በሰሜን እስራኤል ሲያደርስ የነበረውን ጥቃት እናስታውሳለን። እዛ ላይ ትኩረቱ በአንድ በኩል መከላከያ ሰራዊት ሆነ ተከፋፍሎ ነው ያለ፣ ሰፊ ነው፣ በየአቅጣጫው ነው በእስራኤል ላይ የተከፈተው ጦርነት። ግን ሐማስ ይሄን ሊያደርግ እንደሚችል ደግሞ ያው የሚጠበቅ ነው።
1: ነገሩ እያዩም እኮ ጸጥ ያሉበትኝ ሰዓት አለ። ምክንያቱም የተኩስ አቁም ስምምነት ነው ያለ። በዚህ ላይ እስራኤል እንትን ማለት አትችልም። ብታያቸውም አይቶ ዝም ነው እንጂ የሄን ስምምነቱን አፍርሶ እነሱ ላይ ጥቃት ማድረስ አትችልም። ምክንያቱም የተኩስ አቁም ስምምነት ላይ ነው ያለነው። ያም ሊሆን ይችላል እንግዲህ ይሄን ያህል ወታደር ይሄን ያህል ዛም ንኹባ ወታደር ማለት እንግዲህ በልዩ ሁኔታ የሰለጠኑ እንደ ኮማንዶ እንደምንለው ማለት ነው። እንግዲህ እንደዚህ እንደ ሀረመኔዎች ጨካኔዎች ናቸው አይተናል ድርጊታቸውና ያን ያህል መልምለው እስከሚያሰለጥኑ ለዚህ ደረጃ እስከሚደርሱ ድረስ መጠበቃችን ወይም ደግሞ አይተን እንዳላየን ወይስ እንዴት ሆነ በእውነት ትንሽ የሚገባ ሁኔታ አይደለም ብቻ እዚህ ቁጭ ብለንኛ ስንወያይበት ለመፍረድ ይከብዳል። ግን ቢሆንም ቢያንስ እንደዚህ ነገሮችን መቼም መሬት ውስጥ ነው እንግዲህ ብዙም ምናልባት እነኚህ የእስራኤል መከላከያ ያልደረሰባቸው እንደዚህ 30% ቦታዎች ላይ ዋናዎቹ መሽራለኪያ ዋናዎቹ ዋሻዎቹ ቦታዎች ሊሆኑ ይችላሉ። እና እንግዲህ ከመሬት በታች ነውም ከመሬት በላይም ሆነውም ይሄን እንቅስቃሴዎችን ሊያደርጉ ይችላሉ። እና ወርቅነሽ በጣም የሚገርም ሁኔታ ነው ያለው።
2: ይገርማል።
1: እስቲ እንግዲህ ዞሮ ዞሮ ሰላሙን ያምጣል ለሁሉም።
2: ሰላም ጥሩ ነገር ነው እንግዲህ ለሰውም ለራዊትም የሚጠቅም ነገር ነው። ሰላም እንዳልከው እንግዲህ ሰላምን ያምጣ። ጥሩ ሰላምን መመኘት መልካም ነው። ጥሩ በእስራኤል ዙሪያ ያለው ሁኔታ ግን ሰላም በቅርቡ የሚመጣ አይመስልም። ለማንኛውም ደግሞ የሚሆነው አይታወቅም ሊሆንም ይችላል። ስርጭታችን ሊጠናቀቅ ብዙም አልቀረንም።
1: አዎ አንድ ሁለት ደቂቃ ነው የቀሩን እንሰነባበት።
2: አዎ
1: በቅርቡ እንድመጣሽ እዚህ
2: ቴክኒክ ባለሙያችን
1: አይደል በቅርቡ ተመለሰሽ ወደ ስራሽ በደንብ እዚህ ቁጭ ብለሽ ትሰራ ታዘጋጃለሽ ብለን አስባለን።
2: አዎ መጣለሁ። አይ መጣለሁ ጦ በማርመሽ ሰዓት ነው እንጂ እኮ ሲመችማ ትናንትም እዛው ነው ያልኩ ስራ ቦታ እመጣለሁ።
1: መልካም
2: ቀን ሳል ድረሳል ወደም።
1: እሺ ወርቅነሽ ግሬስትልን የቴክኒክ ባለሙያችን ዮሲ ምስጋና ይድረሰው እንዲሁም ለአድማጮቻችን ትልቁ ምስጋና
2: ለራም ብራንድስ
1: ራም ብራንድስም
2: አድማጮቻችን
1: በተለይ ትልቅ ምስጋና ይገባቸዋል።
2: በጣም
1: እናመሰግናለን። በቀኑ ስርጭታችን እስከምንገናኝ ድረስ መልካም ቀን
2: መልካም ድል ለአርጀንቲናም ላንተም
1: አመሰግናለን። አዎ እሱ ነው ዋናው።
2: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተናስተልኝ የተከበራችሁ አድማጮቻችን እንደምንላችኋል። እነሆ የቀኑ ስርጭታችን ጀምረናል። ከዛ በፊት ግን ዛሬ እለቱ እንደብራያን ዘመን አቆጣጠር ሃዮም ዮም ሐምሺ ቤትስ በታሙዝ ሄይ ታፍሽን ፔቫ ኖሮፓ ዘመን አቆጣጠር ጁላይ 16 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 9 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኞቹ ወርቅነሽ ሸቴ፣ ሻያው ደጉናይቸው ባይነን። ለተለመደው ስርጭታችን እስከ ጧ እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። የዜና ትንታኔ ይኖረናል። ሳምንታዊ ፕሮግራም ይኖረናል። ስልኩ ይተማለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ዜናውን በባልደረባይ ወርቅነሽ ሸቴ
0: አመሰግናለሁ። ሀይቸው አርእስተ ዜና። 25ኛው ክነሴት ቀጣይ ብሔራዊ ምርጫ ከመካሄዱ በፊት የተለያዩ ህጎችን በማጽደቅ ላይ ይገኛል። በደቡብ ሊባኖስ እንቅስቃሴ የሚያደርጉ የእስራኤል መከላከያ ሰራዊት አባላት ራብ ታልቲን በተባለው ሰፈር አስከሬን ማግኘታቸውን አስታወቁ። የጠቅላይ ሚኒስትር ቢንያሚን ናታንያሁ ባለቤት ወይዘሮ ሳራ ናታንያሁ የሻባክ ድርጅት የእድሜ ልክ የደህንነት ጥበቃ እንዲያደርግላቸው ያቀረቡት ጥያቄ ውዝግብን አስነሳ። ኢራን አሜሪካ በኃይል ምንጭ ጣቢያዎቿ ላይ ጥቃት ካደረሰች በመላው መካከለኛው ምስራቅ ጥቃት እንደምትከፍት መዛቷ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። 25ኛው ክነሴት ቀጣይ ብሔራዊ ምርጫ ከመካሄዱ በፊት የተለያዩ ህጎችን በማጽደቅ ላይ ይገኛል። ከጸደቁ ህጎች መካከል አንዱ በውጊያ ጊዜ ስነ ልቦና ችግር የደረሰባቸው ዜጎች በህግ እውቅና እንዲሰጣቸው የሚለው ሐሳብ በሁለተኛና በሶስተኛ ድምጽ አሰጣጥ ትናንት ምሽት መጽደቁ ታውቋል። የህጉን ጽንሰ ሐሳብ ያቀረቡት በጽዮን ታዳቲት ፓርቲ የክነሴት አባል ሚካኤል ወንዲንገር ናቸው። እንዲህ ይላሉ።
3: החוק הזה חשוב ברמה הצהרתית, להגיד להם, הנה רואים אתכם, כי עד היום לא היה להם הכרה במובן הזה שיש כאן איזה משהו מוצער, הגדרה מוצערת שהיא מוכרת. דבר שני, ציינו בחוק, יהיה שיקום מותאם, יהיה טיפול מותאם להלומי קרב. כי לא תמיד רואים אותם, והרבה פעמים נותנים להם את המעטפת שנותנים לכולם, והם צריכים את המשהו הייחודי שלהם. והדבר השלישי, המשפחות שלהם. כל התא המשפחתי נפצע. בגלל שנפשי זה שקוף, לא ראו מספיק את המשפחה.
0: ሚካኤል ወንዲገር ህጉን ያቀረቡበትን ምክንያት ሲገልጹ በጦርነቱ ተጽዕኖ የስነ ልቦና ችግር የደረሰባቸውን ሰዎች አብረናችሁንን ችግራችሁን ተረርተናል እያየናችሁ ነው ለማለትና እስካሁን ያልነበረውን እውቅና ለመስጠት ነው ያሉ ሲሆን በተጨማሪም በጦርነት ምክንያት የስነ ልቦና ችግር ለደረሰባቸው ሰዎች አስፈላጊውን የህክምና እና የማገገሚያ አገልግሎት የሚሰጥ ተቋም እንዲሰራ ለማድረግ ያግዛል። ምክንያቱም እስካሁን የሚሰጣቸው እርዳታ እንደማንኛውም ጉዳት እንደደረሰበት አካል መደበኛ እርዳታ እንጂ የተለየ ትኩረት አልተደረገላቸውም ያሉ ሲሆን ሶስተኛው ጉዳይ በጦርነት የስነ ልቦና ችግር ለደረሰባቸው ሰዎች ቤተሰቦች ላይ የሚደርሰው ጉዳት ነው። ሁሉም የቤተሰብ አባል እንደሚጎዳና የስነ ልቦና ጥቃት ስለሆነ በግልጽም ስለማይታይ ችግሩ ሰፊ ነው ማለታቸው ታውቋል። በደቡብ ሊባኖስ እንቅስቃሴ የሚያደርጉ የእስራኤል መከላከያ ሰራዊት አባላት ራብ ታልቲን በተባለው ሰፈር አስከሬን ማግኘታቸውን አስታወቁ። ምስጋብ አም ከተባለው የእስራኤል ሰፈር ማዶ በሚገኘው የሊባኖስ አዋሳኝ ድንበር የመከላከያ ሰራዊቱ የምህንድስና ክፍል የስራ እንቅስቃሴ በሚያካሄድበት ጊዜ ቃሬዛ ላይ የታሰረ አስከሬን ማግኘቱ ታውቋል። አስከሬኑ ምርመራ ሊካሄድበት ወደ ምርመራ ክፍል መተላለፉ ተገልጿል። የጠቅላይ ሚኒስትር ቢንያሚን ናታንያሁ ባለቤት ወይዘሮ ሳራ ናታንያሁ የሻባክ ድርጅት የእድሜ ልክ የደህንነት ጥበቃ እንዲደረግላቸው ያቀረቡት ጥያቄ ውዝግብን አስነሳ። የቀድሞው የሻባክ ድርጅት አማካሪ ኤሊ ባካር በካን ረሸት ቤት በተደረገለት ቃለ መጠይቅ ወይዘሮ ሳራ ናታንያሁ ህይወታቸው አደጋ ላይ እንደሆነና እንደሚሰጉ ላቀረቡት ጥያቄ እርሳቸው ውሳኔ መቀበል አይችሉም ብለዋል። ውሳኔ የመቀበል ኃላፊነት ያለው የመረጃ ጉዳይ ባለስልጣን እንደሆነና በእውነት ስጋት ካለም በምን ያክል ደረጃ እንደሆነ መታየት አለበት ያሉ ሲሆን የደህንነት ጥበቃው ከጠቅላይ ሚኒስትር ቢንያሚን ናታኔው ባለቤትና ልጆች ውጪ ሌሎች ይህን ያክል ጥበቃ ለሌሎች ይህን ያክል ጥበቃ አድርጎ አላየሁም ብለዋል። ከጠቅላይ ሚኒስትር ናታኔው ውጪ ሌሎች ጠቅላይ ሚኒስትሮችም ነበሩ። ባለቤታቸው ይህን ጥያቄ ማቅረባቸው የሚገርም ነው ያሉት ኤሊ ባካር በአብዛኛው አጋጣሚ የደህንነት ጥበቃ እንደሚያስፈልግ የሚወስን ሻባክ እንጂ ባለስልጣን ያልሆነ ግለሰብ ውሳኔ ሲቀበል የተለመደ አይደለም ማለታቸውን ከደረሰን ዘገባ መረዳት ችለናል። ኢራን አሜሪካ በኃይል ምንጭ ጣቢያዎቿ ላይ ጥቃት ካደረሰች በመላው መካከለኛው ምስራቅ ጥቃት እንደምትከፍት ዛተች። የኢራን መከላከያ ሰራዊትና አቤታዊ ዘብ ህብረት ዋና እዝ እንዳስታወቀው ኢራን በሆርሙዝ ባህር ወሽመጥ ላይ የአሜሪካን ጣልቃ ገብነት እንደማትፈቅድና ይህም ለሀገራቸው ቀይ መስመር እንደሆነ አስታውቋል። አሜሪካ ባሳለፍነው ሌሊት በድጋሚ በኢራን በተለያዩ ቦታዎች በተለይም በኢራን ደቡባዊ ክፍል ጥቃት ያደረሰች ሲሆን በሀገሪቱ ዋና ከተማ ቴህራን አካባቢ ለመጀመሪያ ጊዜ ጥቃት ማድረሷ ታውቋል። ቀሪ ዜናዎች አሉን። ቀሪ ዜናዎች ናቸው ያቀርባቸዋል።
2: እንሰግናለሁ ወርቅነሽ። የቀድሞው የእስራኤል የመረጃ ክፍል የህግ አማካሪ ዳቪድ ዚኒ ቦታውን አይመጡንም ሲሉ ተናገሩ። ዳቪድ ዚኒ የሻባክ የእስራኤል ደህንነት ዋና ስራ አስኪያጁ ነው። ማገልገል ከጀመሩ ወደ ግማሽ ዓመት ሆኗቸዋል። በወቅቱም ወደዚህ ስራ ቦታ በሚመጡበት ሰዓት አወዛጋቢ ነበር። እኒህ የቀድሞው የደህንነት የህግ አማካሪ ዳቪድ ዚኒ ለዚህ ስልጣን አይመጡንም፣ ምክንያቱም የሰው ልጅ መብት የማያምኑ የሚያጣጥሉ፣ የመንግስት ህግ አማካሪን የሚዘልፉ ለዚህ ትልቅ ስራ ቦታ አይመጡንም፣ ተገቢም አይደለም እሳቸው በዚህ ገብተው ማገልገላቸው ሲሉ ተናገሩ። ይህ ማለት የተሰጣቸውን ስልጣን ምን ኃላፊነት እንዳለው አልገባቸውም፣ የስራው ሂደትም እንዴት እንደሆነ ሊያውቁበት አልቻሉም ሲሉ ተናግረዋል። ምርጫ 2026 አብዛኛውን የምርጫውን ሂደት የሚገመግሙ ሁሉ የሚያሳዩት ውጤት አሁን ሰማያዊና ነጭ ፓርቲ ወደ ክኔሴት የሚያስገባውን መስፈርት ለማለፍ እየተቃረቡ ነው ሲል ቃል አቀባያችን ኦምሪ አስናሪም ተናግሯል። ይህም የተናገሩት በረሸት ቤት ጋር በነበራቸው ቆይታ ሲናገሩ የፓርቲው ሊቀመንበር ቤኒ ጋንጽ ጨምሮም ሲናገሩ አብዛኛውን ማህበረሰባችን የሚያውቁኝ የሚፈልጉኝ አሉ፣ በተቃራኒውም የማይፈልጉም አሉ። እኔ ግን ሁሉንም እንደ አንድ እንዲመርጡኝ የተቻለኝን ያህል ከባልደረቦች ጋር እየሰራን ነው እየተንቀሳቀስን ብለዋል። በአንዳንድ ቦታዎች በምንቀሳቀስበት ቦታ ያለውን ድጋፍ አይቻለው፣ እየሰራንም ነው። ሁልጊዜም ህዝባችን ማን እንደሚያገለግለው እንዲያገለግለው ያውቃል ሲሉ ከረሸት ቤት በነበራቸው ቆይታ ተናግረዋል። የእስራኤል ተዋጊ ሄሊኮፕተር ወደ ቢንያሚና ሰፈር በአስቸኳይ ተጠርቶ ሄደ። በቢንያሚና አካባቢ ሶስት እስራኤላውያን በስህተት ሽብርተኛ መስለው ሄሊኮፕተር እርምጃ ሊወሰድባቸው ነበር። እነዚህ ሶስት እስራኤላውያን በአንድ የአረብ ገጠር አጠገብ በሚገኝ ምንጭ ገብተው ሲታጠቡ ታጥቢታኒሞች ወይም በርቀት አካባቢን የሚጠብቁ ተመልክተዋቸው እነኚህም ሽብርተኛ መስሏቸው ሄሊኮፕተሩን የጦር ተዋጊ ሄሊኮፕተሩን በማዘዝ በቦታው ከእግረኛ ወታደር ጋር ደርሰዋል። ተኩስ ከመከፈቱና እርምጃ ከመወሰዱ በፊት እነኚህ ሶስት እስራኤላውያን ሽብርተኞች ሳይሆን እስራኤላውያን መሆናቸው ተረጋግጧል። በመጨረሻም ጦሩም ሄሊኮፕተሩም ወደ ቦታው በመመለስ እነሱን ግን ለፖሊስ አሳልፎ ሰጥተዋል። እስካሁን ድረስ በጉዳዩ ተጠርጥረው የተያዙ ማንም ግለሰብ የለም። በመጨረሻም የአየር ጸባይ ሁኔታ ለውጥ የለውም፣ ሞቃታማ ይሆናል። የሙቀቱ መጠን በዛሬው በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 30፣ ሃይፋና አካባቢዋ 29፣ ጽፋትና አካባቢዋ 31፣ ብርሸባና አካባቢዋ 34፣ ኤላትና አካባቢዋ እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል። ዜናው የስካኑ ነበር ወርቅነሽ።
0: እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው ደጉ ጤና ይስጥልናቸው ባይ እንዴት ናችሁ? አዎ በጣም በሲዘፈን ሻያው ጥሩ ነው። አንተ 100 በላይ ትኖራላችሁ ስላለ እንጂ ሰውን አንተ እድሜም ረጅም ነው የሚሆነው። ደስተኛ ነህ
1: መሆንም ያለበት በዚህ ምድር በእውነት ሁሌ ተከፋ ሆኖ መኖር የለም። ባለንበት ሁኔ በደስታ ሁነን ምንም እድካላለ መቼም እድሜያችን የሚቀጥለው ደስተኛ የሆነ ሰው በህይወቱ ብዙ አመት በዚህ ምድር ሊኖር ይችላል። በእግዚአብሔር ነው ወሳኙ ትዛዙ፣ ከላይ የምንቀበለው ትዛዝ ነው ወሳኝ የሚሆነው አይደለ?
0: እውነት ነው። ለሚያልፍ ህይወት ደግሞ እውነት ነው አንዳንዴ ብዙ ጊዜ ቆዝሞ ማለፍም ጥሩ አይደለም። አዎ ያው ሙዚቃው ምክንያቱም ማድረግ ነው እንደዛ ያልነው። ለማንኛውም በሀገራችን ባለማችን በጣም አዳዲስ ነገሮች እየተፈጠሩ ነው። እንደው በሀገራችን በተለይ አሁን 25ኛው ብሔራዊ ክነሴት ያው ስራውን እያጠናቀቀና ለቀጣይ ምርጫ ለክረምት ምረፍት እየተዘጋጀ ነው። በዚህ ሳምንት በርካታ ህጎችን ሲያጸድቅ ውሎ አድሯል። ይሻያው የህጉ የማጽደቁ ሂደት እንዴት ነው? እንደው የጸደቀ ህግ ሁሉ ይሰራበት ይሆን?
1: ይሄ በጣም ከበድ ፈርጠም ያለ ጥያቄ ነው ያነሳሽው። ለምን ህግ ማደንገጊያ ምክር ቤት ክነሴቱ አሁን በጥምሩ መንግስት በዋናነት ገዢ እንዲያው ከመበተኑ በፊት እንዲያው በጣም በተቻኮለ ሁኔታ አዳዲስ ህጎችን አርቅቋል በአብዛኛው ድምጽ ማለት ነው። ይህም ሁኔታ ወሳኝነት የሚሆነው ደግሞ ሰፊው ህዝብ ነው። እንግዲህ መንግስት ይወስድ እንጂ እንዴት ይመለከቷል አስተያየ የቱ ምን ይመስላል? ሰፊው ህዝብ ይጠቅማል አይጠቅምም የሚለው የሚገመገም ጉዳይ ስለሆነ ከዚህ ከህዝቡ ጋር ደግሞ የህግና ፍትህ ፍርድ ቤቶች ደግሞ አሉ። መንግስት ህግ ያደንግ እንደ ሁልጊዜ እየሰማና ክራካሪ ሁኔታ በየጊዜው አዳዲስ ህግ በተነገጉ ቁጥር ከተለያዩ የሀገራችን ዜጎች አቤቱታ የተቃዋሚ ኃይሎች ለጠቅላይ ፍርድ ቤት እና ቤቱታ ያቀርባሉ። አቤቱታ ደግሞ የወጣው ህግ ተግባር ላይ እንዳይውል እየወሰነ ነው ያለው እና አሁን እንግዲህ ከየትኛው በዚህ ሁለት ሳምንት ውስጥ አዳዲስ ህጎች ጸድቀዋል አይደለም እንዴ? በየትኛው በተለይ መከላከያ ሰራዊታችን ያሬድም ሃይማኖት አክራሪ ህብረተሰብን በኩል ተጠሬ ጦርነት ኦክቶበር 7 ጦርነት ከተካሄደ በኋላ ብዙ በአገር ዜጎች በምክር በጻሃል በውትድርና በሚያገለግሉ ዜጎች ላይ በጣም ሸክም የተጠባባቂ ውትድርና ጥበቃ ላይ ከተወሰነ በላይ የሆነ አገልግሎት እያበረከቱ ስለሆነ የኦሪት መጽሐፍ ቅዱስ ኦሪት መጽሐፍ የሃይማኖት ትምህርት ወሳኝ ነው፣ በጣም ጠቃሚ ነው። የእሱ ሁኔታ ይዘምቱ የሚለው ሁኔታ ፈቃደኛ አልሆኑም። ይህን መማር አለባቸው የሽባ የኦሪት ተማሪዎቹ በቋሚነት ትምህርታቸውን ሳይጎዱ ይማሩ በሚል አዲስ ህግ ወጥቷል። አዲሱ አይደለም እንዴ?
0: እንግዲህ ብዙ ህጎች ወጥተዋል አይቼው። እንደው በወጡ ህጎችም በአጋጽም ደግሞ እገዳ እያደረገባቸው ህጎች አሉ። እንደው በአጠቃላይ በህግ በማጽደቁ ሩጫ እንበለው ዙሪያ እንደዛም ነው ያሉት። በእርግጥ ማራቶን ሲባል ነው የሰነበተው። የአንተ አስተያየትስ ምን ይመስላል?
2: አመሰግናለሁ እርቅነሽ። አንዳንዴ የሚያሳየው ይሄ ድሮ ትዝ ይለኛል ልጅ እያልን አፈር እንትን እያደረግን ቃቃቃቃ እንጫወት እያልን እንደምንጫወተው አይነት አካሄድ ነው። እንሰራውና ዙረን እናፈርሰዋለን፣ ደግሞ እንደገና እንሰራለን፣ ደግሞ እናፈርሳለን። ያ ማለት ምንድን ነው? ይህ አሁን በተወሰነች ጊዜ ውስጥ ተጀምሮ የነበሩትን እነኝህ ህጎችን ማጽደቅ ከፍተኛው ፍርድ ቤት እንደማይቀበል እንደማያጸድቀው እየታወቀ ነው ወደዛ የሚሄዱበትኝ። ያ ከሆነ ለምን ያደርጉታል ይሄን? አሁን ቀደም ሲል በነበሩት በጸደቁት ህጎች አሁን እኛም በጠዋቱ ስርጭታችን ተመልክተነዋል በተወያይተንበትና መንግስት ይህንን ረቂቅ ህግ ነው ብሎ አጸደቀ አወጣው፣ ከፍተኛው ፍርድ ቤት ይህንን ማዕቀብ ጣለበት መሆን የለበትም ብሎ አስቀመጠው። ይህን ነገር ደግሞ በተለይ እነኛ አካሪ የሃይማኖተኛ መሪዎች ጋፍኒና ደሪ ጋፍኒ መጣው ዳሪን ተቆጥተዋል፣ ጮህባቸዋል። ለምን ከመጀመሪያው ይሄን ህግ መውደቅ እንደሚወርቅ ከፍተኛው ፍርድ ቤት እንደማይቀበለው እያወቀ ለምን እንዲቀርቡ አደረጉ? እንግዲህ እሳቸው ደሪ ጠቅላይ ሚኒስትር ቢንያሚን ናታንያሁ ቅርብ ሰው ናቸው፣ ወዳጅ ናቸው ተብሎ የሚገመትም እንደምናየውም እንደዚ አይነት ነገር ያለበት ሁኔታ ነው። እና ይሄ ነገር እንደሚሆን እየታወቀ ለምን እንደዚህ ያደረገ ባንደ በኩል የፖለቲካ ስለሆነ ግን ይሄም ራሱ የፖለቲካ ጨዋታ ነው ነገር ግን በፖለቲካ ጨዋታው ዙሪያ ውስጥ ማህበረሰቡ ዘንድ ከፍተኛ ጥላቻን ያሳደሩ እየመጡ ነው ምክንያቱም እነኚህ ሃይማኖተኛ የሆኑትና ሃይማኖተኛ ያልሆኑት በተለይ ወታደር ቤት የሚያገለግሉት የማያገለግሉት ጽዮንም የምንላቸው ይሄ ኪፓ ነጭ ኪፓ አድርገው የሚሄዱት እነሱ አሁን በከፍተኛ ደረጃ በወታደር ቤቱን በትልቅ ቦታ የሚገኙ ያገለግሉ የሚገኙ ናቸው ምንም እንኳን የሃሪዲሙ ማህበረሰብም የተወሰኑት በራሳቸው እና ብርጌድ አለም ዝም የሚያገለግላሉ ግን ከነዛ ጋር ሲነጻጸር አይንድ አይደለም በሁለቱ መካከለም አሁን የእስራኤል ህዝብ ወድ በሶስት ተከፈለ ማለት ነው የግራ ክንፍ አለ የቀኝ ክንፍ አለ እነኛ አክራሪዎች አሉ እና በዚህ ሂደት ውስጥ ይሄንን አሁን ሁሉም ቢፈልጉ ኑሮ ሁሉም ይሄን ነገር ላንድና ለምጥርሽ ከዚህ መቋጨት ቢፈልጉ ያደርጉት ነበር ምክንያቱም እነኛ አክራሪ ሃይማኖተኞች ኦኬ የቶራት ምርት እየተማሩ ነው ብሏል ኦሪትን እየተማሩ ነው የሚማሩትም ማንም ይነካ የለም የማይማሩ ግን ብዙ እየተደበቁ የሚሰሩ የመንግስት ጥቅማ ጥቅም ከሚቀበሉት ብዙ አሉ ለምን እነሱ ወደ ወታደር ቤት እንዲገቡ አይደረግም
0: እንግዲህ ያው ደግሞ እነሱ እንዳይገቡ እንዳልከው ህግ ወጣል ህጉን ባጋጽ አግዶታል አወዛጋቢ ነው አንዱ ሲያጸድቅ አንዱ ይከለክላል ለማንኛውም እንዳልከው በሂደት የሚታይ ነገር ነው ህጎች ሁሉስ እንደው ተግባራዊ ሊሆን ይችላል ወይ በመርጫውስ ማግስት እንዳልተጠበቀ ቢሆን ሁሉ ነገር ስልጣን ላይ የሚወጣው አካል ሌላ ቢሆን እነዚህ ህጎች ተቀብሎ የሚሄዱ ሁኔታ እንዴት ይታያል ነው ምክንያቱም በርካታ ህጎች ነው የጸደቁትና ጥሩ ለማንኛውም ወደሚቀጥለው ርዕሰ ጉዳይ እንላለን
1: የጾታ ልዩነት የወንዶችና የሴቶች ልዩነት የዩኒቨርሲቲ የከፍተኛ ትምህርት ተቋም ደግሞ አዲስ ህግ ደግሞ የህግ መደንገጊያ ምክር ቤት
0: ነሴቱ
1: ህግ አዲስ ዛሬ ትናንት ለሊቱን ለዛሬ ሐሙስ አጥቢያ ላይ በአብላጭ ድምፅ አጸደቀው እንግዲህ በከፍተኛ ፍርድ ቤት በዩኒቨርሲቲዎች እንግዲህ ወንዶችና ሴቶች በአንድ ክፍል ተቀምጠው ሳይሆን ተለያይተው ትምህርት ይሰጣቸው ተብሏል
0: እስካሁን አንደኛ ዲግሪ ትምህርት ብቻ ነበር ሴትና ወንድ ተለይቶ እንዲማር የሚለው ህግ ተግባራዊ ሆኖ የቀጠለው ማላግ የከፍተኛ ትምህርት ሸንጎ ምክር ቤት አሁን እንግዲህ ሁለተኛ ዲግሪና ሶስተኛ ዲግሪን ለሚማሩ አካላት በሃይማኖታቸው ምክንያት ተቀላቅለው ላለመማር ሲሉ ሃይማኖቱን የሚጠብቁ ሰዎች እንዳልተማሩ ነው የተገለጸው እንግዲህ ከሴቶች ከወንድ ጋር ወንዶች ከሴት ጋር ለመቀላቀል ስላልቻሉ ህጉን ያቀረቡት አካል ነው ይሄን የተናገሩት ከዚህ በኋላ ግን መማር ይችላሉ መቀጠል ይችላሉ ከፍተኛ ትምህርታቸውን ሁለተኛም ሶስተኛም ዲግሪ ተለያይቶ እንዲማሩ ስለተፈቀደ ያው ህግ ስለተደነገገ ተብሏል ይሄም አንድ ህግ ነው ከህጎች መካከል
1: በነገሩ ህጉ ለይሁዲያውያን ያሬዲ ሃይማኖት ተከታዮችን ብቻ ሳይሆን የከፍተኛ ትምህርት ተቋም ተማሪዎች የሙስሊሚ የእስልምና ሃይማኖት ተከታዮች ታዎች ሃይማኖት አጥባቂ እነሱን ደግሞ በዩኒቨርሲቲ ሴቶች ከወንዶች ጋር ባንድ ላይ እንዳይማሩ ይሄግ ይመለከተዋል
0: አንድ ክፍል ብቻ የእስራኤል ዜጎች ነው የሚመለከት ነው ምንም ሆነ ምን ሃይማኖት እንደው ማይልም ጾታ ነው
2: ለምን ይሄው በቀጥታ ወደ በጾታ ነው ከመጣ ወንድና ሴት የሚልም ያለያየት እኮ ነው ይሄ ትንሽ ቆይቶ እኮ አንተ ስላምንህና አንተን ማላከምህም ሊሉ እኮ ነው ዶክተርም እኮ ሐኪም ቤት ትመጣ ወይም አንተ እንደዚህ ነህና በሃይማኖትም በማንነትም እኮ ልትገለል ነው ማለት ነው
0: ይሄ
2: የአይነት ሂደት ወዴት ነው የሚወስደን
0: አይቼው ይሄ ግን ሴትና ወንድ የሚለው እንግዲህ በማንኛውም ሃይማኖት በይሁዲ ሃይማኖትም ስናይ አሁን ጾለት ቤት ውስጥ ሴቶች መግቢያና መቆሚያ ቦታ የተለየ ነው የወንዶችም እንደዚሁ በተመሳሳይና በዚህ ምክንያት የሚጠብቁ ሰዎች ጸሎት ላይ አሁን አይቀላቀሉ ማለት ሰርግ ላይም
2: ሰርጋውን ለምን ይጋስፈለገ ለዚህ
0: እንዴት እንደተለመደው ቢሄድ ያለ ህግ ነው
2: አዎ የሚፈልገው ሰው እንግዲህ ሃይማኖተኛቸው ነው
0: ተኝ ማይጠብቁ ዘመናዊ ሰዎች ደግሞ አሉ ማይጠብቁ ወንድም ሴትም ጋር ቢቀላቀሉ ግድ የሌላቸው አሉ
2: አሁን ስለዚህ የነሱን መብት መጫን ማለት ነው እዚህ ላይ እኮ ህግ ማያስፈልገው ነገር አይደለም ወንዶች በሚገቡት ወንዶች ይገባሉ ሴቶች በሚገቡት ሴቶች ይገባሉ የታወቀ ነው ግን ይሄን በህግ ደረጃ ስታመጩ ነገሩን ለሌላ ነገር ለዚህ ብቻ አይደለም
0: ህግ ካለ
2: ምንድነው የሚመጣው
0: ህግ ካለ እርምጃ መውሰድ ይቻላል ህጉን የሚጥስ አካል ለምን ህጉ ካለ
2: እስከዛሬ እንዴት ነው የነበረው
0: እንግዲህ ይሄ በሃይማኖት በኩል ይሄ ቢኖር ብዙም ችግር አለው በያላስብም
2: አይደለም ይሄን ሳይሆን ግጭት
0: የሚዳርግ አይደለም
2: መጪውን ነው አንቺ ማሰብ ያለብሽ
0: መጪውን ማስንደርስ እናየዋለን እንግዲህ
2: እንደዛ ብለው ስንደርስ እና ያለን ብለን አንዳንዴ ካረማመዱን አይቶ ጓዙን የጥቁታም ይባል ነገር አለ ይሄ አካሄድ ወዴት ነው የሚወስደን
0: ይሄ ግን ያቀረቡትም የጽዮን ታዳቲት እንዳለሳሳት ፓርቲ አባል መሰሉኝ ሃይማኖት ጠባቂ ሰዎች በዚህ ምክንያት ለመቀላቀል ስለፈለጉ ሁለተኛና ሶስተኛ ዲግሪያቸውን ለመቀጠል ተቸግረው እንደነበረ ነው ምክንያቱን ያቀረቡትና ይሄን ችግር ይፈታ ከሆነ ዜጎች የበለጠ እንዲማሩ ካገዘ የተለመደም ስለሆነ በሃይማኖት ሴትና ወንድ ተለያይቶ መቆም ተለያይቶ መጸለይ በሰርግም ስርዓት እንደዚሁ ሴቶችና ወንዶች ተለያይቶ
2: እንዲኖሩ በሰርግ ህግ ሳይኖርም ራሱ ኦሪቱም የሚያዘውም ስለሆነ በዛ የተካሄደ ነው። ህግ ሳይኖር ነው እስከዛሬ ድረስ እንደዚህ የሚካሄዳሉ። ነገሩ ግን አሁን በህግና ምጣብ ብለሽ በምትይበት ሰዓት ሌሎች ሃይማኖተኛ ያልሆኑት ሃይማኖቱን የማይጠብቁትም እኮ ሆን ብለው ደግሞ ወደ ሌላ ነገር ይመጣሉ። ሂደቱን ነው ማየት ያለብን። እኛ አሁን አንዳንድ ጊዜ ተፈጥሮ ራሱ የሰጠችን መመሪያ አለ፣ ሃይማኖቱ ራሱ የሰጠን መመሪያ አለ። በዛ መሰረት እየተመረን ይሄው ሀገር ውስጥ ከተቋቋመችበት ድረስ እስከዛሬው ሳለ ወደፊትም እየቀጠልን ነው። ግን አሁን በህግና ጽድቋለን ይሄ ከህግ መጻፍስ መግባት አለበት ወይ እንደዚህ ሲመጣ እርምጃው ሌላ ቦታ እየወሰደ ነው።
0: ይሄ ያው መዲና ይሁዲት ስለሆነች እስራኤል ሀገር ለነገሩ የሃይማኖት ህግ አንዳንዴ የተከወነ
2: ሀገሪቱ የሃይማኖት የይሁዲ ሀገር መሆኗን ሁሉም አምኖ ተቀብሎ ቢጥመውም ባይጥመውም ቢፈልግም ባይፈልግም የሀገሪቱ የይሁዲ ሀገር ናት አበቃ ተከተተ።
0: ስለዚህ የሃይማኖትና የመንግስት ህግ ብዙ ጊዜ አንድ ላይ መሄድበት እንትን ሰፊ ነው። የይሁዲ ህግ ነው ይሄ ሃይማኖት ነው ይሄ መንግስት ነው አይባልምና መንግስትም ያው በሃይማኖቱ ህግ የሚገዛባቸው ህጎች ብዙ ናቸው። ለማንኛውም ሊያከራከር አይገባም።
1: እዚህ ላይ ለነገሩ በትናንትና ሁለት በፓርላማ በክነሴት ምክር ቤት የድምጽ አሰጣጥ ሂደት ላይ ከተቃዋሚ ፓርቲ የተወከሉ ሴት የፓርላማ አባላትን ያሉት ምንድነው ተቃዋሚዎች ናቸው የመለያየት ማለት ማግለል ነው የሚሉ መፈክሮችን አሰምተዋል። የደግሞ የፓርላማ አባል የሆኑት ማናቸው አዲ አዙዝ በሰጡት መግለጫ በእስራኤል ታሪክ ታይቶ የማይታወቅ ሴቶችን የሚጠላ መንግስት ተሰጥቷል።
2: ይሄ ነው እንግዲህ
1: ቀደም ለመግለጽ የፈለኩት ህግ ሲወጣ ለሁሉ ለሀገራችን ዜጎች ስለመሆኑ ለማስረዳት ሞከርኩና አርፍተ ነገሩን አልጨረስኩም። የህግ የሚመለከተው የይሁዳን ማህበረሰብ ብሔራዊ እንግዲህ በጣም ሃይማኖት የይሁዳን ማከሩአሉ ቀደም ጽዮኑ ታዳቲት ያልካቸው ለሀገሪቱ ለመከላከያ ሰራዊት ምሰሶ የሆኑ ናቸው። ደግሞ ሃይማኖት የይሁዳን አጥባቂ ሀሪድ ምርሰብ አሉ። ደግሞ አሁን ደግሞ ከነሱ መካከል ደግሞ የእስራኤል ዜግነት ያላቸው የእስልምና ሃይማኖት ተከታዮች አክራሪዎች ደግሞ አሉ፣ በዩኒቨርሲቲ የሚማሩ አሉ። እነሱ ደግሞ አይ ከወንዶች ጋር ሁነን አንማርም ብለው
0: እነሱ ደግሞ ፊታቸው ጭራሽ አይታይም
2: እንደውም እኛ እኮ እዚህ ጋር ምን አለ መሰለ ይሻያው እኔ አመለካከት እንግዲህ ራሴ ይግል ያመልከታይ ነው እስካሁን ድረስ እኮ ይሄ በህግ ሳይጸድቅ ሁሉም ተስማምተው ያሉበትኝ ሁኔታ ነው። መቼ ነው በዚህ ዙሪያ አምባጓሮ ወይም ጠብ ተነስቶ ማለምግባባት ተነስቶ የነበረው? መቼ
1: ነው የማሻሻያ ህግ ነው አይቸው ባይ እዚህ ላይ ታታውን ቀደም የወጣ ህግ ነው አሁን የወጣው
2: ያነበብከውን አይተዋል
0: ሁለተኛና ሶስተኛ ዲግሪ ላይ
2: ያነበብከውን አይተዋል መግሎ ማግለል መምጣት የመጣበት ከሆነ ለዚህ እኮ ነው ምልህ እኔ እንደዚህ አይነት ነው ህጎች አለ ራሱ ሃይማኖት ራሱ የሰጠህ ስላለ ዩኒቨርሲቲም ቢሆን የመግባትና የመውጫ ቦታዎችም ቢሆን አንደኛ ሁለት በር ካለው የወንድና የሴት ይባላል። ኦኬ ሌላው ደግሞ ተቀላቅሎ የሚሄድበት አንድ በር ማዘጋጀት አለበት። ለሁሉም
0: ምናልባት ዩኒቨርሲቲዎች ለተማሪ የሚመች አሰራር ሊያዘጋጁ ይችላሉ ለወደፊቱ። ግን መንግስት ደግሞ ያጸደቀው ህግ ካለ ህግ ግድ ነው ተግባራዊ ይሆናል በሀገሪቱ።
1: አንተ ምታነሳው ሴቶች መብት እኩልነት ተነካ ከሚል እንዳንተ እንደምትና ከሴቶች ነው የሚጠበቀ
2: እኔ አባባሌ ምናል ለምሳሌ ወደፊት አሁን በዚህ ጀመርን አይደለም አሁን ወደፊት ቀጣይስ ምንድን ነው የሚሆነው? እንደኛ አሁን ከዚህ አንተ በህግ ሳትልቁ እንደ አሁን አርሳ አንተ ጸሎት በስትሄድ ራስ አሁን በወንድ መግቢያን ጅምት ጋር በሴት መግባት ገባም ሴትም በወንድ መግቢያ መጣት ገባም
0: ጸሎት ቤት ስለሆነ
2: ለምን የራስ የሆነ መስፈርት አለው ህግ አለው የራስ የሆነ እዛው። ስለዚህ ለዚህ አሁን የተለየ ጸሎት ቤት ስትሄዱን በቃ በዚችና በዚች ተብሎ ህግ መውጣት አለበት። ያ ነው እኔ አመለካከቴ ነው ያባባል። ይሄ የማግለል ሁኔታ ይመጣል። ነገ ማልዳ ዛሬ እንዲያሉ እሺ ችግር የለም ነገ ደግሞ ሴት ዶክተር አትሆንም ወይም ወንድ ዶክተር አይሆንም ወንድም ይበልደው ህግ ይመጣል።
1: ሆስፒታል ወይም ሴቶች ዶክተሮች የትሆኑ ነው የህክምና በዩኒቨርሲቲ የሚማሩ
0: ነገ የሚሆነውን ነገ እናየዋለን። ለማንኛውም ጊዜያችን እየገሰገሰ ነው ፕሮግራምም ስላለ እንላለን ይሻያው
1: ዶክተሮች ጋር አለ ወንድ ሆኖ ህሙማን
0: ጊዜያችን አጭር ነው በጣም ለወዘለ ንጋግረን ይገባይ ነበር ረሰ ጉዳይ ስፖርት ጉዳይ ምናልባት መጨረሻ ላይ እንወያይበት የኢራንና አሜሪካን ጉዳይ ማላየ ነው
1: አሁን እስከ
0: መጨረሻ ላይ
2: ታግኝ ምናልባት
0: ዜና ላይ ተነዋለን
2: ዜና ላይ ተነካከት ነው ወደ ቀጣይ ፕሮግራም
0: ነው ጊዜ ስተርፈን መጨረሻ ላይ ቀሪ ርዕሰ ጉዳዮችን እንመለከታለን ያለ ማንጫጫታም አለ ኢራን አሜሪካ ሌሎችም ወደ ሳምንታዊ ፕሮግራማችን እንላለን

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ሳምንታዊ የመዝናኛ ዝግጅታችን ጀመረ። እናንተን ያዝናናሉ ብለን ያሰብናቸውን የተለያዩ ጥንክሮች ይዘን ቀርበናል። ወርቅነሽ እሸቴ ነኝ፣ አብራችሁን ቆዩ። ላንተ እንዲሆንልህ የምትፈልገውን ነገር ለሌሎች እንዲሁ አድርግ። ደግ ስትሆን ደግነትህ ወደ ራስህ ይመለስልሃል። ሌሎችን እንደ ራስህ አክብር። የሌሎችን ስሜት ለመረዳት ሞክር። አንድ ሰው ችግር ውስጥ ሲሆን እኔስ ቢሆን በማለት በርሱ ቦታ ራስህን አስቀምጠህ አስብ። ስትናገር መልካም ቃላትን ተጠቀም። ጥሩ ቃላት የተከፋን ሰው ያጽናናሉ፣ ተስፋም ሊሰጡና ምኞቱን ሊያለመልሙ ይችላሉና። የተቸገረን ሰው በቻልከው መጠን ለመርዳት ሞክር። መልካምነት የሚገለጠው በገንዘብ ብቻ አይደለም። ጊዜ በመስጠት በማዳመጥና በማበረታታትም ጭምር ደግነት ይገለጣል። ይቅር ማለትን ተማር። ይቅርታ በሕይወታችን ወሳኝ ነውና። ቂምና ጥላቻን መያዝ ልብን ያደክማል፣ ያጎሳቁላል። ይቅርታ ግን ሰላምን ያመጣል፣ እረፍትንም ይሰጣል። ማመስገንን ልመድ። ካንተ የሚወጣው የምስጋና ቃል ለተቀባዩ አካል ኃይል ሆነዋል። ለተደረገልህ ትንሽም ሆነ ትልቅ መልካም ነገር አመሰግናለሁ ማለት ጥሩ ልማድ ነው። ከመናገር በፊት አስብ። ቃልህ ሌላውን ሊጎዳ ወይም ሊያበረታታ ይችላልና። መልካምነትን ከትንሽ ተግባር ጀምር። ፈገግታ፣ ሰላምታ፣ ቦታ መስጠት፣ አረጋውያንን መርዳት፣ የተከፋን ሰው ማጽናናትና የመሳሰሉ ነገሮች በሕይወታችን ትልቅ ትርጉም አላቸው። መልካምነት ወይም ደግነት በቃል ብቻ ሳይሆን በየቀኑ በተግባር የሚገለጽ መልካም ባህሪ ነው። ስለሆነም ደግነትን፣ መልካምነትን እንምረጥ። መልሶ ለራሳችን መልካም ዋጋ ይከፍለናልና። ኮለም ታይም ድረገጽ ላይ ያገኘናቸውን አስተማሪ ጥቅሶች እናቀርባለን። ሰዎች አንተን ማዳመጥ ካቆሙ አንተም ለነሱ ማውራትህን አቁም። ሁልጊዜ ትክክል ነኝ ብለህ ካሰብክ ከህይወትህ ምንም አትማርም። መሸነፍ ያለብህ ቦታ ላይ ካልተሸነፍክ ማሸነፍ ያለብህ ቦታ ላይ ትሸነፋለህ። ፈጣሪ የከፈተልህን በር እንጂ ሰዎች የዘጉብህን መስኮት አትመልከት። ሁለቱ ጸባዮች ይኖርህ፣ ሰምቶ መቻልና ንቆ ማለፍ። በህይወት ፍልሚያው እየከበደ ሲመጣ ድሉም ጣፋጭ እየሆነ ይመጣል። ብልክ ሰዎች መቸሞኝ መምሰል እንዳለባቸው ያውቁበታል። ችኮላ ጸጸት ነው፣ እርጋታ ደግሞ ሰላም። ለባልንጀራህ ስኬት እንጂ ውድቀት ምክንያት አትሁን። እውነት አንድ ናት፣ ውሸት ግን ብዙ መልክ አላት። ከጀርባ ሆነው የሚያወሩት አንተ ከፊታቸው ስለሆንክ ነው። ትናንት ታሪክ ነው፣ ዛሬ ስጦታ፣ ነገ ደግሞ ምስጢር። ለምትፈልገው ነገር ካልታገልክ ላጣኸው ነገር አታልቅስ። ከልክ በላይ ማሰብ ከልክ በታች መኖርን ያመጣል። ወደ ስኬት ለመጓዝ መንገዱ ካለህበት መጀመር ነው። ምትወዱኝ ከሆነ ሁልጊዜ በልባችሁ እቀመጣለሁ፣ ምትጠሉኝ ከሆነ ደግሞ በአእምሯችሁ ውስጥ እኖራለሁ። መኖርህ ማንንም ካልጠቀመ ሞትህ ማንንም አይጎዳም። በውሸት ከተማ እውነት እንግዳ ናት። ሰዎች ከአንተ ጋር ማውራት ሲያቆሙ ስለ አንተ ማውራት ይጀምራሉ። ዛሬህን እንደ ባሪያ ዝቅ ብለህ ከሰራህ ነገን እንደ ንጉሥ ከፍ ብለህ ትኖራለህ። የተሰጠንን ጸጋ ብናውቅ የጎደለን ነገር የለም። የሮጠ ሁሉ የቀደመ አይደለም፣ ያዘገመ ሁሉ ኋላ የቀረ አይደለም። እንደ ወንድማማቾች መኖር ካለመድን እንደ ሞኞች አብረን እንጠፋለን። ሰዎች ሲገፉህ ተንደርደር እንጂ አትውደቅ። ፍርሃት የዛሬውን ደስታ ያሳጣሃል እንጂ የነገውን ሁኔታ አይቀይርልህም። አልቅሰህ ማትመልሰውን ነገር ስቀህ ሸኘው። ሰዎች በሕይወታቸው አማራጭ ካደረጉህ አንተም ታሪክ አድርጋቸው። ያልተሰራ አእምሮ የተሰራ ከተማን ያፈርሳል፣ የተሰራ አእምሮ ደግሞ የፈረሰ ከተማን ይሰራል። በጨለማ ችቦ አብርቶ ወደ አንተ የመጣውን ሰው በፍጹም አትረሳውም። ለራስህ እውነት ከሆንክ ለሌላ ለማንም ሰው ውሸት ልትሆን አትችልም። አንዳንዶች ካንተ ተቀብለው ባደረጉት ጫማ ንርገጥህ ይላሉ። ፀሐይ ዛሬ የጠለቀችብህ ነገ እንደ አዲስ ደምቃ ልትወጣልህ ስለሆነ ጨልሞ ሚቀር አይምሰልህ። ውሸት ትሮጣለች እንጂ እውነትን ግን አትቀድምም። ፈተና በህይወታችን ልክ እንደ ዝናብ ነው ያባራል። ቁንጅና ደግሞ ልክ እንደ ፀሐይ ነው ይጠልቃል። በራስህ ላይ ካተኮርህ አንድ ቀን ዓለም ሁሉ ባንተ ላይ ያተኩራል። እውነተኛ ፍቅር ማለት ስታጠፋ የሚታግስ፣ ስትሳሳት የሚመክር፣ ስትቸገር የሚረዳ፣ ስትጨነቅ የሚያጽናና፣ አላማህን የሚደግፍ፣ ስህተትህን የሚያርም፣ ስትደክም የሚያበረታ፣ ጭንቀትህን የሚያስረሳ፣ ስትወድቅ የሚያነሳ፣ ስትለየው የማይረሳ፣ ውድቀትህን የሚታደግ፣ ጎደሎህን የማይፈልግ፣ ጥቃትህን የሚመክት ነው። ያንተነትህ ትልቁ ምዕራፍ ከውቀትህ በላይ ስራህ መሆኑን አትርሳ። ንጹህ ልብ ልክ እንደ አበባ ናት። ፍሬ ባናገኝባትም ውበቷ ግን እጅግ ማራኪ ነው። የውድቀት መጀመሪያ ራስህን አዋቂና ብቸኛ አድርጎ ማሰብ ነው። ፍጻሜህ እንዲያምር ራስህን አታመጻድቅ። ሁሌም ከስተትህ ለመታረም ፈቃደኛ ሁን። ጥፋትህን አሜን ብለህ መቀበልህ ክብርህን የሚጎዳብህ አይምሰልህ። ጠቢብ ሰው እንኳን ከራሱ ከሰው ስህተት ተምሮ ራሱን ይጠብቃል። በሕይወት ውስጥ አንዱ ማየት ሲሳነው አንዱ መሪ መሆን አለበት። እውነትን የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹህ ነው። ሕይወት በመደጋገፍ የተሞላች ናትና ወንድምህን ለመርዳት ወደ ኋላ አትበል። መጥፎ ቀን የምንለው መጥፎ ነገር ያሰብንበት ቀን ነው። ጠንካራ ሞራል የሕይወት ተስፋ ነው። ቁርጡን ያወቀ ሰው ምርጫ ይኖረዋል። ያንተን ውድቀት ለሚመኙ ሰዎች ስትል ራስህን አሻሽል። ችግርንና የተወረወረን ድንጋይ ዝቅ ብሎ ማሳለፍ ብልህነት ነው። ዛሬን ስለ ነገ በመጨነቅ ካሳለፍከው ዛሬን በቅጡ መኖር ተስኖሃል ማለት ነው።
1: አድማጮቻችን፣ በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና መልሰን እንገናኛለን።

በሙዚቃው ሰላም እንዳላችሁ ተስፋ እናደርጋለን። አሁን ስናነብ ያገኘናቸውን ቅኔዎች እናቀርባለን። ምን ያሉ ቄስ ናቸው ተስካር የለመዱ አስታርቆኝ ብላቸው ፍታት ብለው ሄዱ። ተመጣለህ ብዬ አሻግሬ ባይ አንተ ልጅ ማለፊያ መንገድ አጣህ ወይ? አላህ ካደረሰህ ለረመዳን ቀን መልበስ ይገባሃል የሱፍ ኮትህን። ነድፌ ነድፌ ባልጋ ከምር ያለው የዛሬ ቀን ከብዷል ባላለ ብያለሁ። ምን ነው ብታስጠሪኝ እኔን አስተውሰሽ እድጄ ቁጭ ብዬ እቤቴ ሳመሽ። መሸ በሩን ዝጉት ከቀረ ልማዴ ተከፍቶ ማደሩን አይወደውም ሆዴ። ሁልጊዜ ባሬራ ትበያለሽ ወይ አንዳንድ ቀንማ ወጣትኝ ወይ? አጥር አልታጠረ አልጠፋ መንገድ ምን ያደርግልሃል በሰው ላይ ሄድ። የዘመዶች ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔ ነኝ ቸገረኝ። ጣና ዳር ለዳሩን ብዝቀው ባካፋ ጉርጥ ብቻ ሆኗል አሳምን ነው ጠፋ። መጥቼ ባስጠይቅ አላገኘሁህም ምክንያቱን ባላውቅም አንተ ቤት የለህም። መዳኔት ማር አይደል እንዴት ይጣፍጣል ያሞት እንደሆነ ከሁሉም ይመራል። አንተ ብትመጣ ያው ምን ታደርጋለህ ሐኪሙን ላክልኝ ሂዳድናት ብለህ ያማረ የኮራ እልፍኝ ይያለህ አረ ለምንድን ነው አዳራሽ የሆንህ? ትንሹን አጎዛ ሸጠችው በብር ትንሽ ለምዳ መጣች የሚቆረቆር ያችን ጠይማሽከር ልቤ እንዳው ሲወዳት ትናንት በዘነበው በራሰው ወሰዳት።

ጨዋነት ገጣሚ አዳሙ መሰለ መልከ መልካማ ያምራል ጸባይዋ አንጀቷ ሩህሩህ ነው ሰጭ ተቀባይዋ ስትሰጥ ብዙ የማትሳሳዋ አመለ መልካም ተባባሪዋ ሃይማኖተኛ ሰው አክባሪዋ ለተራባጉራሽ ቅልቦናዋ ለተራዛልባሽ በጎ አሳቢዋ አርቆ አሳቢ ባላላማዋ ሰው እንዳትበድል ተጠንቃቂዋ አመለ ሸጋ ቅልቦናዋ ዳዊት ደጋሚ ለፈጣሪዋ ወላጅ አክባሪ ተመራቂዋ በመምህሮቿ ተደናቂዋ በጓደኞቿ ውብ ሸጋ ተብላ ተበሳሪዋ ለእልትም ቤት ተወዳጇዋ በትንሽ ትልቁ ተከባሪዋ በቀለም ትምህርት ውጤት ሰቃይ ሴት ባለራያዋ ልጅ ወገን ኩራት ሀገሬ ኮራል በብላቴናዋ ለትዳር ያብቃት ተጠባቂዋ እሱ ያግዛት ያው ፈጣሪዋ ግጥሙን የወሰድነው ጽዮን ከተሰኘው የአዳሙ መሰለ የስነ ግጥም መድብል ላይ ነው።

የተከበራችሁ አድማጮቻችን የዛሬው መዝናኛ ዝግጅታችን ይሄን ይመስል ነበር። ስለምትከታተሉን ስለ አስተያየታችሁም ከልብ እናመሰግናለን። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ባለን ጊዜ ደግሞ ከቃለ ምልልስ እናካዳለን ከአቶ ካሳሁን ሽፈራው ጋር ሲሆን ከሶስት ቀናት በፊት በኢየሩሳሌም የወገን ጥሪ በኢትዮጵያ የቀሩ ወገኖቻችን የተመለከተ ሰላማዊ ሰልፍ ተካሂዷልና እንዴት ነበረ? ከዚህ ከሰልፉ አዘጋጆች መካከል የማህበራዊ ታጋይ ካሳሁን ሽፈራው ነው። አቶ ካሳሁን ጤና ይስጥልኝ እንደምን አለ?
1: ጤና ይስጥልኝ እንዴት ናችሁ?
0: ደህና ነን እግዚአብሔር ይመስገን። እንዴት ነበረ ውጤቱ? የአፍጋና ነበረ ሰላማዊ ሰልፍ የወገን ጥሪ እንደነበረ ነው እና እንዴት ነው?
1: ያው በመጀመሪያ ሰላማዊ ሰልፍ በጣም ቆንጆ ነበረ፣ ብዙ ሰዎች ተገኝተዋል። የሚገርምህ በሰላማዊ ሰልፍ ትንሽ ለየት የሚያደርገው ብዙ የሃይማኖት አባቶቻችን ነበሩ፣ ራባናት ነበሩ፣ ቀሳውስት ነበሩ እና ይሄ ከሌላውም ጊዜ ለየት ያደርገዋል። ወደ ውጤቱ ስንመጣ እንግዲህ የክንስቴት አባላት ወጥተው አናግረውናል። ነገር ግን በቂ አይደለም። ያው እንግዲህ ከመንግስት እኛ የምንጠብቀው መጨረሻ ላይ ወገኖቻችን በአጭር ጊዜ ውስጥ ወደዚህ እንዲመጡ ነው። ሌላው እንደምታውቀው ያው የእስራኤል ሀገር ፓርቲ እንትን ይቅርታ የክንስቴት በአሁኑ ይበተናል እና የእኛ
2: ፓርላማ
1: የእኛ ደግሞ እንግዲህ ጥያቄያችን ፓርላማው ከመበተኑ በፊት እህት ወንድሞቻችን በአስቸኳይ እንዲመጡልን ነው።
0: ጥያቄው መንግስት ውሳኔ ማጽደቅ እንዳለበት ነው። በየጊዜው እንደምታውቀው በየጊዜው መንግስት ውሳኔ ያስተላልፋል። በምን መልኩ ናቸው? ለምን ብዙ ዓመታት ያለው በጎንደር በአዲስ አበባ ከዚህ እስራኤል ሀገር ከሚገኙ ወላጆቻቸው እህት ወንድሞቻቸው ጋር ተለያይተው እያሉ ነው ያሉና አሁን ክነሴቱ ነው ህግ መደንገጊያው ነው መወሰን ያለብ ወይስ ሚኒስትሮች ናቸው ብላችሁ ነው የምጠብቁ?
1: ያው መጀመሪያ እነዚህ ነገሮች መብሰል ያለባቸው በሚኒስትሮች ደረጃ ነው። በሚኒስትሮች ደረጃ ከበሰሉ በኋላ ወደ ክነሴት ወደ ውሳኔ ክነሴቱ መወሰን አለበት፣ ወደዛ ይመጣል። ስለዚህ እኛም ስጋት 4 ዓመት ያህል እንግዲህ እንደምታውቀው ይሄ የአሁኑ ያለው መንግስት በተለይ ኢትዮጵያ ውስጥ ያሉ እህት ወንድሞቻችን ብዙ ጊዜ ብዙ ዓመት እየተጠባበቁ ያሉ እህት ወንድሞቻችን ሁኔታ ወደ ጎን ትቶት ቆይቷል እና እኛ አሁን እንድንወጣ ያደረገን ይሄ መንግስት ሳይበተን ቢያንስ የተወሰነ ውሳኔ እንዲወስን ነው።
2: ካሳው፣ የክነሴት አባላት አነጋግረውናል ብለሃል እና እነማን ናቸው? እንደ እኛ ኢትዮጵያ ማህበረሰብን የሚወክሉ የክነሴት አባላት ናቸው ወይስ ሌሎቹ? ምን አሏችሁ? እነማን ናቸው?
1: ያው የመጡት የእኛ ከኛ ማህበረሰብ የወጡ የክነሴት አባሎች ናቸው። ያው እነሱም እንግዲህ ወጥተው የማህበረሰቡን ሮሮ አዳምጠው ተመልሰዋል። ለእነሱም እኔ ማስተላለፍ የምፈልገው መልእክት ሮሮን ብቻ ማዳመጥ በቂ አይደለም። መጨረሻ ላይ ያንን አዳምጦ እናደርጋለን ሳይሆን ማድረግ ያስፈልጋል። ማድረግና እናደርጋለን ልዩነት አላቸው። እዚህ ነው ጥያቄው። 4 ዓመት ያህል እንግዲህ እዛ ነበራቸው። አሁንም ቢሆን ተወሰነ ቀናት አለ። መንግስት ላይ ተጽዕኖ አሳድራችሁ እህት ወንድሞቻችን እንዲመጡ አድርጉልን ነው።
0: አሁን አቶ ካሳሁን እንደነገርከን በዚህ ለውጥ የታየው የሃይማኖት መሪዎቹ ቀሳውስቱም እንደተሳተፉበት ነገርከን። ምን ያህል እንደሆኑም አይደለም ልቶ ግን መሳተፋቸውን ነግረህናል። አሁን ይሄ ወገን እንትን በተመለከተ ይህ ለውጥ የሚያሳይ ነገር ነው የሚያሳየው ግን አሁን ድርጅቶች አሉ፣ የተለያዩ ሌሎች ድርጅቶች አሉ እና በዚህ ለወገን ጥሪ አጋር እንዲሆኑ ድጋፍ እንዲያደርጉ አታስቡም ወይ?
1: ከእኔ እምነት ልነሳ። የእኔ እምነት በአጠቃላይ ለማህበረሰባችን የሚጠቅሙ ነገሮች ላይ ሁላችንም ቢሆን አንድ ላይ መስራት አለብን ብዬ ነው የምገምተው። ስለዚህ የተለያዩ ድርጅቶችም ካሉ በአሁኑ ሰዓት የከሌ ግሩፕ ወይም የከሌ ድርጅት መባባል ሳይሆን ለማህበረሰቡ ምን ይጠቅማል የሚለውን ስራ ላይ ማተኮር እንዳለብን አምናለሁ። በተለያዩ ሰላማዊ ሰልፎች ላይ እንደዚህ ሲዘጋጁ እገኛለሁ። ለወገን ይጠቅማል ከምልበት ቦታ ላይም እገኛለሁ። ስለዚህ የእኔ እምነት የእኔም ህልም አንድ ቀን ሁላችን አንድ ላይ እንደዚህ አይነት አስቸጋሪ ወይም ለወገን አንገብጋቢ የሆኑ ነገሮች ላይ አብረን እንድንቆም ነው። እንግዲህ
3: እዚህ ላይ ካሳው፣ እንግዲህ በየአካባቢው በየቦታው የኮሚቴ የሚባል ነገር አለ። የኮሚቴ ብዛት ያለ መስሎ ይታያል። እንድነው ሁሉም እንግዲህ የሚፈልጉት ያ ወገኖቻችን እንዲመጡ ስከሆነ ድረስ በእርግጥ ኮሚቴ ቢበዛ የሚጠቅመው ምንድነው? ባንድ ላይ ሆኖስ ኃይላት ጠናክሮ የማይሰራበት ጉዳይ ምንድነው?
1: አው ቅድም እንደተከስኩት የኔ እምነት ያውን የኮሚቴ ብዛት ሳይሆን እኔ የሥራ ብዛት ነው። የሥራ መጨረሻ ላይ አንድ ላይ የመስራት ሁኔታ መልመዳለብን ነምለው። በአሁኑ ሰዓት እየጎዳን ያለው ይሄ ነው። እየጎዳ ማህበረሰቡንም እየጎዳ ያለው ይሄ ነው። በሀገራችን በሬና በሬ ሲዋጋ መጨረሻ ላይ የሚግጠውን ፈርዶ ነው እንትን የሚጎዳና ማህበረሰባችንም እኛ እርስ በርሳችን አንድ ላይ መስራት አለመቻላችን ወገኖቻችን እኛም እየተጎዳን ይገኛልና ስለዚህ የኔ እምነት አንድ ላይ መሆን አለብን ነው።
2: አዎ ካሳው ያለን ጊዜ በርግጥ አጭር ነው አጥራ አድርገ ሰሞኑን የተለያዩ መንግስት መስሪያ ቤት ተወካዮች ወደ አዲስ አበባና ወደ ጎንደር ሄደዋል ይባላልና እንዴት ነው ይሄ ጉዳይ? ለምን እንደ ሄዱት እንደውም አዲስ ነገር ይኖራል ልትነግረን ምትችለው?
1: ለምን እንደሄዱ አቃለሁ። ከአሁን በፊት የተለያዩ የመንግስት ውይይት ላይ ወይም ባዳ ላይ ተሳትፎ ያቃለሁ። እዛ ጋር ብዙ ጥያቄዎች ሲነሱ መንግስት የሚሉት የኢትዮጵያን ዩዲያን በተመለከተ የነገሩን በደንብ እያጠናን ነበር የሚሉትኝ። ሲያጠኑ እንግዲህ 4 አመት አልፏል። በአሁኑ አመት ደግሞ እንግዲህ ወደዛ ልቀዋል። ነገር ግን እንደኔ ውጤቱ ብዙ ማጥጋቢ ይሆናል ብዬ አልገምትም። ምክንያቱም እነዚህ የተላኩ ሰዎች የመንግስት ሰራተኞች እንዳላችሁት ቅድም መንግስት መወሰን አለበት። የሆነ ነገር ይዞ ቢመጡ እንኳን መንግስት ያንን ለመወሰን በቂ ጊዜ የለውም። ስለዚህ ውጤቱ አጥጋቢ ይሆናል የሚል ግምት የለኝም።
2: ያለው ጊዜም እንግዲህ አው ክነሴቱ ሊበተን ብዙም አልቀረውም። ረፍትም ይወጡ ነው እንግዲህ አው እንደዛ ነው። አዲስ ነገር ካለ እንግዲህ ዛሬ እንሰማለን። ጥሩ ደስ ይለናል። እንወያይበታለን። ያለን ጊዜ ያለቀ ነው። ይሻየው
0: አትሊስት በክነ ይህን አሳሳቢ ርዕሰ ጉዳይ በክነሴቱም በምክር ቤት ደግሞ ለውይይት መቅረቡ ራሱ መገስገስ ሁኔታ ይመስለኛል። እንግዲህ እናንተ የምትጠብቁት መቼም ባስቸኳይ አንድ ነገር ለማየት ነው የምትፈልጉ አይደል?
1: አው እንግዲህ እንደሚታወቀው በ2019 ከዛም በ2020ዎቹ አካባቢ ጠቅላይ ሚኒስትሩ እንደዚህ ምርጫ ሰዓት በደረሰበት ሰዓት የተወሰኑ ሰዎችንም ቢሆን በራሱ ፍላጎት ውሳኔ እንዳሰሰን እናቃለን። በአሁኑ ሰዓትም ቢሆን የማሰሰን ችሎታ እንዳላቸው እናቃለን። ስለዚህ እኛ ምን ተጠብቀው ወንድሞቻችን በአጭር ጊዜ ውስጥ እንዲመጡ ነው የሁሉም በተሰፍ ተስፋ ነው። በጣም በጣም በጣም አስከፊ አስከፊ የሆኑ ታሪኮች አሉ እናቶች ይዘው የሚመጡትና ይሄን ዶሮ ሰምተው በቅርብ እንግዲህ እነዚህ ሰዎችን ባንዲደርቅ እንዲያደርጉልን ነው።
2: ጥሩ ካሳው በጣም እናመሰግናለን። እንግዲህ ሰላም አለ መልካም ወሬ ያሰማን።
1: አሜን አሜን። አመሰግናለሁ እናንተም ለሁላችሁ።
2: እሺ እናመሰግናለን። እንሰናበት ርጭታችን እየተጠናቀቀ ነው።
0: አዎ እንግዲህ ልክ 2 ሰዓት ላይ የቀኑ ፕሮግራማችን እናጠናቅቃለን። እግረ መንገዳችን በፓራሻታ ሸዋ የፕሮግራም የምናሰራጭበት ጊዜ ለውጥ አለ። ወርቅነሸቴ በእርግጥ ቀን ላይ አርብ ቀን ላይ 1 ሰዓት እስከ 2 ሰዓት ባለው ጊዜ ነበር የምናሰራጭ ነበር የኦሪትን ክፍል። ከነገ ጠዋት ነጋርብ ግን ከ6 ሰዓት እስከ 7 ጠዋት ባለው ጊዜ ፓራሻታ ሸዋ እናቀርባለን።
2: ጥሩ ቴክኒክ ባለሙያችን አሳፍ ሞስኮቪች ምስጋና ይድረሰው። ሻያው ደግሞ ምሽት ላይ እንደገና አድማጮች ጋር እንገናኛለን። እንግዲህ ማሳሰቢያ ምሽት ላይም ደግሞ መናገር ያስፈልጋል። እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮቻችን ጤና ይስጥልን፣ እንዴት ዋላችሁ? ጤና ይስጥልን፣ እንደምን አመሻችሁ? እለቱን ደብረያን ዘመን አቆጣጠር ሀዮም ዮም ሀምሺ ቤት በአብ ታፕሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 16 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ሐምሌ 9 ቀን 2018 ዓመተ ምህረት ነውና የቴክኒክ ባለሙያችን ያይር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ እንዲሁም ሳምንታዊ የወጣቶች ፕሮግራም በሰጠኝ ዘመነ ከዛም ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ ፍርድ ቤት ጠቅላይ ሚኒስትር ናታንያሁ በሊኩድ ፓርቲ የእጩዎቹ ዝርዝር ውስጥ ስለሚቀመጡ የተወሰኑ የተለያዩ ቦታዎችም ባቀረቡት ሀሳብ ላይ በሊኩድ ፓርቲ ሊደረግ የነበረውን የውስጥ ምርጫ ሰረዘ። ሃይማኖተኛ ክሻስ ፓርቲ ሊቀመንበር አርዬ ዴሪ የመከላከያ ኃይል ኢታማጆር ሹም እያል በአወገዙትም የጠቅላይ ሚኒስትሩ ባለቤት ሳራ ነታንያሁ ጠቅላይ ሚኒስትሩ በሕይወት እስከሚኖሩበት ጊዜ ድረስ በሀገር ውስጥ ደህንነት በሻባክ ድርጅት ጥበቃ እንዲደረግላቸው መንግስት ወሰነ። ፖሊስ በአስር በሚቆጠሩ የሃሪዲዎች ጥቃት የተፈጸመባቸው የግብር ተቆጣጣሪ የመንግስት ሰራተኞችም በብኔብራ ከተማ በአካበውት ነበረ። ፖሊስ በሰላም አስወጧቸው። በአሜሪካና በኢራን መካከል ያለው ግጭት ጦርነት እንደቀጠለ ነው የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ናታንያሁ በሚመሩት ሊኩድ ፓርቲ ራሳቸው የሚመርጧቸውን 8 እጩ የክነሴት አባላት ስም ዝርዝር ፓርቲው ዛሬ በውስጣዊ ድምፅ ለማጽደቅ የነበረው እቅድ ተሰረዘ። ይሁንና በምክንያቱ የአውራጃ ፍርድ ቤት በጉዳዩ ላይ የእገዳ ትዕዛዝ ማውጣቱን ቃል አቀባያችን ሻር ግሊክን ዘግቧል። ከውትድርና ያመለጡ አመፀኞች የሐረዲ እምነት የሃይማኖት ዩዳያን ሃይማኖት ተከታዮች መታሰራቸውን በመቃወም የተነሳው የሐረዲዎች ተቃውሞ በኢየሩሳሌም የሚገኝ ቡድን ከጥቂት ሰዓታት በኋላ በጌሃ አካባቢ በግባት ሽሙኤል መገናኛ አካባቢ የመኪና መንገዶችን ለመዝጋትም ከፖሊስ ጋር ችግር እየፈጠሩ ናቸው። በብሌምብራክ ከተማ እና አቅራቢያ በሚገኙ የትልቅ የትራፊክ መጭነቅነቅ መንገዶች መዘጋትም ይጠበቃል። በዛሬ ምሽት የሐረዲ እምነት ተከታዮቹ ከውትድርና የኮበለሉ ሐረዲዎች ታስረውን በሚገኙበት የታሰሩበት ቤትሊድ በሚገኘው የሰራዊቱ እስር ቤት ኬሌ 10 ፊት ለፊት ሰልፍ እያደረጉ ናቸው። በዚህ ሁኔታም በዚህ በማህበረሰብ ውስጥ የሃይማኖት የሚማሩ ተማሪዎቹም በዚህ ውትድርና አናገለግልም በሚል ምክንያት መታሰር የለባቸውም በሚል የተቃውሞ ሰላማዊ ሰልፍ ተጠናክሯል። በኢየሩሳሌም በብኔ ብራክ እና በሌሎች ከተሞች አካባቢዎች የሃይማኖተኛ ሻስ ፓርቲ ሊቀመንበር አርዬ ዴሪ የመከላከያ ኃይል ኢታማጆር ሹም እያል ዚኒ አወገዙት። አሬ ደሪ እንዳሉት ኢታማጆር ሹም የግራ ዘመም ወገኖች ድጋፍ ለማድረግ በሰራዊቱ የውትድርና እጥረት አለ የሚል ደብዳቤ ይፋ በማድረጋቸው ምክንያት የኦሪት ሃይማኖት ተማሪዎች እንዳይታሰሩ መንግስት ያወጣውን ህግ ጠቅላይ ፍርድ ቤት ህግ ተግባር ላይ እንዲያውል ገደብ ጥለውበታል በማለት ወቅሰዋል። ደሪ ወቀሳቸው እንዲህ ሲሉ ነው።
1: לא יכול להיות שרמטכ"ל, כן? של צבא הגנה לישראל, שיודע שמעצרים הללו לא יביאו לו מגייס אחד. במשך חודש ששר הביטחון וראש הממשלה כותבים מכתב לוועדת חוץ וביטחון לקדם את החוק הזה שלא לעשות מעצרים, אתה לא מדבר מילה.
2: אז אם הרמטכ"ל יודע שמעצרים לא מביאים חרדים לצה"ל, אז למה הוא מוציא את המכתב הפומבי הזה ששינה את כל כללי המשחק בחקיקה?
1: בתקופת בחירות, מה שהרמטכ"ל עשה, בין אם הוא התכוון, בין אם לא התכוון, הוא ניסה לעזור לגוש השמאל.
0: አሬ ደሪ በቁጣ መንፈስ ነበር ተቃውሞ ያሰሙት የእስራኤል መከላከያ ሰራዊት ጠቅላይ አዛዥ ኢታማጆር ሹም የዚህም የጻፉት ደብዳቤ ወታደሮች ተመልማይ አንድ ወታደርም አይመጡላቸውም ለአንድ ወር ሙሉ የመከላከያ ሚኒስትሩና ጠቅላይ ሚኒስትሩ ይህንን ስርዓት የሚያስቀር ህግ ለማስፈጸም ለውጭ ጉዳይና የመከላከያ ኮሚቴ ደብዳቤ ሲጽፉ አንተ ግን አንዲት ቃል እንኳን ተናገርክም በማለት በአጥቀው ወክሷል ኢታማጆር ሹሙን የሻስ ፓርቲ ሊቀመንበር ይህንን የተናገሩት ለኪካር ሐሻባት በድረገጽ ላይ ነው። ከናታንያው ተቃዋሚዎቹ ቡድን ብርቱ የቁጣ ምላሾች ተሰምተዋል። የናታንያው ተቃዋሚ ኃይሎችን ይህንን ሁኔታ በጣም ተነቅፈዋል። በየሃድ ፓርቲ ሊቀመንበር ናፍታሌ ቤኔት የደሪ ንግግር የእስራኤልን ጠላቶች የሚያጠናክርና የእስራኤል መከላከያ ሰራዊትም ጻሃል የሚበታትን ነው ብለዋል። የዲሞክራቲስት ፓርቲ ሊቀመንበር የሆኑት ያይር ጎላን በኤክስ መረብ ላይ ገጻቸው ላይ እንዲህ ሲሉ ጽፈዋል። አሬ ደሪ ሆይ ሽንኩርት መጥበስ ብቻ ነው የቀረህ የልጅልጆችህን ይዘህ ወደ ውትድርና አገልግሎት ዝመት ለዚህም ደግሞ ለውትድርና እንድታገለግል ለእያንዳንዱ ወታደር ትዕዛዝ ጥሪ ይቀበለታል ብለዋል። በብኔ ብራክ ከተማ የሚኖሩ የሀረዲ ሃይማኖት አጥባቂዎች በሁለት ሳምንታት ውስጥ ሁለት ጊዜ በመንግስት ገቢ ግብር ተቆጣጣሪዎች ላይ ጥቃት ፈጸሙ። ወደ መንግስት ሰራተኞች መኪናዎችን እንቁላሎችና ቃዎች የተለያዩ መሳሪያዎች ወሮባቸዋል። ፖሊስ ሰራዊት አባላት በፍጥነት ደርሰው የግብር ተቆጣጣሪዎችን በሰላም አውጥተዋቸዋል። ቀለቀበያችን ዳንኤል ግሮቤስ ያደረሰን ዜና እንደሚያስረዳው ፖሊሶች ወደ ብኔ ብራ ከተማ መጥተው ህዝቡ የካበባቸውን ሰራተኞች እንዲያድኗቸዋል። በዚህ ሁኔታ ውስጥ ጠቅላይ ፍርድ ቤት መንግስት የውትድርና ግዴታ አለባቸው፣ ሆኖም ግን ሁኔታዎችን ያላስተካከሉ ተማሪዎች ለሚማሩባቸው የሃይማኖት ትምህርት ቤቶች የሽባ የሚሰጠውን የግብር እፎይታ የግብር ቅናሽም አይኖራቸውም የሚል ፍርድ ቤት ወስኗል። የጠቅላይ ሚኒስትሩ ባለቤት ወይዘሮ ሳራ ናታንያው ጠቅላይ ሚኒስትሩ በህይወት እስከሚኖርበት ጊዜ ድረስ በሀገር ውስጥ ደህንነት በሻባክ ድርጅት ጥበቃ እንዲደረግላቸው መንግስት ወሰነ። በተጨማሪም የናታንያው ልጆች ለቀጣዮቹ 5 ዓመታት ጥበቃ እንዲደረግላቸው ተወስኗል። የአዛ ሰርጥ የወደፊት ዕጣ ፈንታም ሞሮኮ በአዛ ሰርጥ ውስጥ እንዲንቀሳቀስ ለታቀደው ዓለም አቀፍ ሰላም አስከባሪ ኃይል በይፋ ተቀላቀለች። የስምንቱ የስምምነቱ ፊርማ ስነ ስርዓት የተከናወነው በዋና ከተማ ራባት ነው። ቀለቀበያችን ኢታይ ብሎምንታን እንደዘገበው ከሆነ ሞሮኮ በአዛ ያለውን ዓለም አቀፍ ሰላም አስከባሪ ኃይል የተቀላቀሉት 5ኛው ሀገር ስትሆን ከሷ በፊት ኮሶቮ፣ ግብጽ፣ አልባኒያና ዮርዳኖስ ተቀላቅለዋል። ኢንዶኔዥያ የቀረበላትን ጥሪ እስካሁን አልመለሰችም። በኢየሩሳሌም ነሃላኦት ሰፈር የተፈጸመ የቢኒያው ራዜ ግድያ ከተጠረጠሩት 3 ሴቶች መካከል የአንደኛዋ ማለትም ኢየሩሳሌም ከተማ ኗሪ የሆነችው የ50 ዓመቷ ሊኖር ሳሶን የእስር ጊዜ ለአንድ ሳምንት አተራዝሟል። በኢየሩሳሌም የወረዳ ፍርድ ቤት በተካሄደው ችሎት የፖሊስ ተወካዮች እንደገለጹት የግድያ ዝግጅት የተደረገው በሳሶን መኖሪያ ቤት ውስጥ እንደነበረና ግድያው ፈጽመዋል ተብሎ የተጠረጠሩት ሶስት ታዳጊ ወጣቶች የቤንያሁ ፍቅረኛን እንዲሁም በወቅቱ አብሮት በቤት ውስጥ የነበረም የጓደኛዋ ፍቅረኛዋ በመኪናዋ ያጓጓዘችው እሷ ስለመሆነች የሚያጠራጥር መረጃ እንዳለው ፖሊስ አስታውቋል። በአሜሪካና በኢራን መካከል ያለው ግጭት የተኩስ ልውውጡ ተፋፍሞ እንደቀጠለ ነው። ኩዌት ባለፉት ሰዓታት ውስጥ የኢራን ሰው አልባ አውሮፕላኖችን ድሮኖች ለማክሸፍ የአየር መከላከያም ስራ መጀመሩን አስታውቋል። ዛሬ ጠዋት ኢራን በኩዌት በባህሪን እና በዮርዳኖስ በሚገኙ ኢላማዎች ላይ ጥቃት ፈጽማለች። ይህ ጥቃት ቴህራን አካባቢ በሚገኙ ኢላማዎች ላይ አሜሪካ ላደረሰችው ተከታታይ ቦምብ ጥቃት የተሰጠ ምላሽ ነው ተብሏል። በዚህ ሁኔታ ውስጥ ኢራን ለትራምፕ አስተዳደር ማስጠንቀቂያ የሰጠች ሲሆን የአገሪቱን ኃይል ማመንጫ መሰረተ ልማቶች ላይ ጥቃት ለመሰንዘር የዛተችውን ዛቻም ተግባራዊ ካደረገች ኢራን በመላ መካከለኛው ምስራቅ እስራኤልን ጨምሮ በተመሳሳይ መሰረተ ልማቶች ላይ ጥቃት እንፈጽማለን ሲሉ አስጠንቅቀዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት የውጭ ገንዘብ ልውውጥ አንድ የአሜሪካን ዶላር በሶስት ሸቄል ተለውጧል። አንድ ኢሮም በሶስት ሸቄል በ44 አጉሮ ተለውጧል። የአየር ጸባይ ሁኔታ ነገ እንደ ዛሬው ተመሳሳይ ይሆናል። ቅዳሜ ሙቀቱ በመጠኑ ይበረታል፣ እሁድ ሙቀቱ ይጨምራል የሚል ትንቢያ እንዳለ የአየር ጸባይ ተመራማሪዎች ገለጹ። ዜናው አበቃ።

0: በዲጂታል መልኩ ቀርጸን በቪዲዮም በፎቶም ለማስቀመጥ በዲጂታል ለማስቀመጥ ዝግጅቶች ነና እንዲነግሩን ጥሪ አቀርባለሁ። ይሄም ለህብረተሰቡ በሙሉ ጥቅም የሚሆን ነገር ስለሆነ ይሄንን ጥሪ አቀርባለሁ ናሉት ፕሮፌሰሯ። በጣም ነው እናመሰግን። ሰላም እንላለን እንቀጥላለን። በጣም ነው እናመሰግን።
1: ተዳልክ ሙሉ አለም።
0: የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው ወጣቶች ፕሮግራም ይህን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል እንግዲህ ቴሻባብ ጾም ህዝበ እስራኤል ለብዙ ሺህ ዘመን በየዓመቱ በጾም ያከብረዋል። ለምንድን ነው እንግዲህ ሃይማኖት መሪዎቹ በዚህ ላይ ያስተምሩናልና ራብ ሚካኤል ምረት ሊያስተምርን መስመር ላይ ይገኛል። ወደ ራብ ሚካኤል ምረት ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልኝ አቶ ሸያው ደጉ፣ የተከበርከው ወንድማችን ሰላም ለሙላችሁ።
0: ደህና ነን። እንግዲህ የተሻባብ ጾም አከባበሩ ይሁዴ እስራኤል ከህዝብ ከልጅ ልጅ ሲወርድ ሲዋረድ በጾም ያከብረዋል እና እንደ መነሻው ለምንድን ነው? እስኪ እንግዲህ ሰሞኑን እንግዲህ እንደምትነግ ከመጀመሪያው ሮሽ ሆደሽ እንግዲህ ዛሬ ማነው ቤት በአብ ሁለተኛው ቀን መሆኑ ነው፣ ሶስተኛው ቀን መሆኑ ነው ዛሬ? አዎ ቤት በአብ ነው። በዕብራውያን ዘመን አቆጣጠር እስከ እንግዲህ እስከ ቴሻባብ እስከ ዘጠነኛው ቀን ድረስ ላይ ነው የብሔራዊ የጾም ቴሻባብ የሚሆነው እና መነሻውን እስኪ
1: እንግዲህ መጀመሪያው ደረጃ ሰላም ለአዳማቱ፣ ለህብረተሰባችን፣ ለሰፊው ህዝባችን፣ ለተቀደሰው ማህበር እስራኤል በወንድማችን በአቶ ሻያው ጥያቄ እንግዲህ የቀረብኩት ያው እኔ ራብ ሚካኤል ስሆን እንግዲህ አሁን እኔ የመግቢያ ያህል ያው ጾሙ በሰሞን የስጋ ጾምና የወይን መጠጥ የማይጠጣበት ወራት ነው። ይህ እንግዲህ አምን ተነሳ ከምን መጣ የሚለውን ስንሄድ ከዘፍጥረትም አይደለም፣ ከዘሌዋውያንም አይደለም፣ ከዘሁልቁም አይደለም፣ ከዘዳግምም አይደለም። ይሄ ከአምስቱ ህገ ወሬ ሳይሆን ከነቢያቶች ነው የሚወስደን። እንግዲህ ሌያይትን ስንሄድ የአምስቱ ህገ ወሬ ትእዛዝ አለ እንደ ጾም ዮም ኪፑር የሚባለው አስተሪ ለዚያ እንደዚህ አይነት ነው። በሰሞን ያለ ነው የዚያ ለምሳሌ መጣለሁ ጥቂት ሰፋ ያለ ጊዜ ታገኘው። አሁን ትሻባብ ያለንበት ስጋም አይበላም ወይንም አይጠጣም። ሳምንቱን በዘጠኛው ቀን የመጨረሻው ምግብም ሳንበላ እንውላለን። በሰሞን ግን የስጋና የወይን ነው። ከምን ነው ይሄ የምናነሳው? ያው ከሊቃውንቶች ነው። ነቢያቱ ጾሙን የሚናገረው ነቢያቱ ዘካርያስ ምዕራፍ 25 ላይ ነው፣ ቁጥር 1 ምዕራፍ 25። ከዚያ ምን ይላል? የአራቱ ጾሞችን ነገር ተጠንቀቁ ይላል። የአራቱን ጾሞች ማለት ምንድን ነው? ኑማር በዘካርያ ኮኸ አማር አሸም ጥባኦት ጾመ ረብዬ ጾመ ረብዒ በጾመ ሐምሺ በጾመ ሽብዒ በጾመ ሐስሪ እየ ለቤት ይሁዳ ለሳሶን ለሲምኻ። እነዚህ አራቱ ጾሞች ለእስራኤል ልጆች ለሚመጣው ጊዜ የደስታና የተድላ ቀን ይሆናሉ። ለሙአዲም ጦቢም የአመት በዓል ይሆናሉ። መጾም ቀርቶ የደስታ ቀን ይሆናሉ ለሚመጣው። እንግዲህ ለሚመጣው መቼ እንዲሆን? ነገ ማልዳ ሊሆን ይችላል። ዛሬ ማታ መጥቶ መሽሁ ሊያድር ይችላል። ያው ብዙ ዘመን አልፈናል። እንግዲህ 2500 ዘመን ተሰደን ወደ ሀገራችን ተመለስነን የውላችሁ ብዙ ጊዜ እያስቆጠርን ነው። አሁን መሲሁ የሚመጣውን እግዚአብሔር እሱ በቅርብ ያርግልን። ኦፕሬሹ ሀዛል አሊቃውንቶች ምን ይላሉ? ጾም ረብዬ ማን ነው? ዘጾም ዩድ ዛይን በታሙዝ

0: ያሳለፍነው ጾም ነው ዩዳይን በታሙዝ የአራተኛው ወር የተባለው። አራተኛው ወር ማን ነው? ኪበ ሆደሽ ታሙዝ ሁ አርቢ ለሆደሽ ኒሳን። እንግዲህ መነሳችን የእስራኤል መነሻችንና መደራደሪያችን ወሩ ኒሳን ነው። ኒሳን የእስራኤል ልጅ የመጀመሪያው ወር ይሁንልህ አለ። አሁን ከዚያ ጀምረ ነው ጾመ ካምሺ ዘየጾም ትሻባብ ትሻባብ አሁን የያዝነው ነው። ኪሆደሽ አሁ ሀምሺ ለሆደሽ ኒሳን ጾመ ሽቢ የጾም ገዳሊያ። ጾም ገዳሊያ ነቢይ ነበር፣ እስራኤሎች ነው የገደሉት። ቤተሰቦን ያንን ታሪክ በናታኒያ አራብ አሞስን ዘከልጸደግ በቀድም ለበረካ እንደገደሉት ያው በሰው እጅ ነው የተገደሉት አዲድ። አሁን በእስራኤል ልጅ ነው የተገደለ፣ ማህቢል አይደለም የገደለው። ይህ ገዳሊያ ደግሞ የእስራኤሎች ልጅ ነው የገደሉት። ከዚያው የወንድሙ ልጅ የሚገርመው ነገር በገንዘብ ተገዝቶ ለጠላት አሁን ያው ለኢራን ብዙ ሰዎች በገንዘብ እየተቀየሩ እስራኤልን ለመግደል እስራኤል ለማጥፋት እንደሚደራደሩ ወጣቶች በገንዘብ አንዳንዶቹም ይያዛሉ። እነዚህን ጅሎች ሰዎች ናቸው። አገር እንዴት ይሸጣል? አገር እንዴት በገንዘብ ይቀየራል? ገዳሊያን የእህቱ ልጅ በገንዘብ እስማኤልን ገዝተው አስገደሉት እና የራሱ የወንድሙ ልጅ ስለገደለው ህዝብ እስራኤል የአንዱ ችግር ለሁላችን ነው ብለን እንጾማለን። ጾም ገዳሊያ ሸካል በሻሎይ ትሬ ሸበሽሎሻ በትሽሬ በጾም ሀስሪ በጾም ሀስሪ በተቤት ሀስሪ በተቤት ኮል እስራኤል መታኒን በያሚኔል እና ይህ ነው የመጀመሪያው። እንግዲህ ይህ ጾም የምንጾመው ስጋም ባንበላ የአይንም ባንጠጣ መነሻው ከአምስቱ ሕገ ኦሪት ሳይሆን ከዘካርያ ምዕራፍ 25 ነው። ቅድምም ቄስ አዲሱ ሲናገሩ ሰምቻለሁ በሆነ አቅላጣ እንግዲህ መነሻውን እሳቸውም ሲናገሩ ሰምቻለሁ። ይህ ነው እንግዲህ
1: በትናንት ምሽት ነው እሳቸው ጋር በዚህ ዙሪያ የተነጋገርን ቃለ ምልልስ ያደረግንላቸው
0: ሰደውልኝ ነው የሰማሁት እንግዲህ እና እውነት ነው። አምንሃግ በኢየሩሳሌም ቶባብሸ ኦክሊም አክሻ ምንድን ነው አምንሃግ? እንግዲህ ይህን እንግዲህ የሞተ ለይሙት በወሪቱ ረቅ ሞተ ለይሙት የሚገኝ በወሪቱ ብቻ ነው። በነቢያቱ ሞተ ለይሙት የለም። ይህን አርጉት፣ ይህ ይሆናል፣ እግዚአብሔር ነቢዩ ጋር ተነጋግሯል፣ ለህዝብ እስራኤል ተናገር ይላል። ሙሴም ለምሳሌ ነቢይ ነው፣ ግን ወሪትና ነቢይ የተለያየ ነው። የነቢይ ቃላትም እንደ ወሪት ማለት ነው። ስለዚህ በሰሞኑ የማንበላው ስጋና የማንጠጣው ወይን የማንደሰተው እቃስተ መግዛት እንኳን የተቆጠብነበት ባህል ነው። ይህ እንግዲህ ባህል ከምንሃግ በኢየሩሳሌም ትባኔ በትኮነን ሴን ኦክሊን በአፋር የዮም ሮሽ ሆደሽ አብ አድ ዮም አስሪ በአስሪ በአብ ባድ ብክላል በሮሽ ሆደሽ አጽሞ ሙታል ሊኮል በአፋር በጨረቃ በዓልና በቅዳሜ ይበላል። ለምንድን ነው የሚበላው? ሞተ ለይሙት የለውም። እንደገና በወሪቱ አይደለም ህግ፣ የወሪት ህግ አልጣስንም። እንደገና ይሄ ባህል ነው። ባህል በነቢያቶች ይህ ተገኝቷልና ይህን ባህል ጥሩ አድርገን እንውረስ ብለው አባቶች የወረሱበት ሁኔታ ነው እና ሌላው ደግሞ በትሻባ በእግዚአብሔር እርዳታ በዘጠኛው ቀን ግን አሱር በአኼላ ብሽትያ በርኪስታ በሲካ ሚላ ሰንደል በታችንሻ የሚታ እነዚህ ለምሳሌ በመጨረሻው በአስረኛው ቀን ግን ምግብም አይበላም፣ መጠጥም አይጠጣም፣ መታጠብም አይቻልም።
1: ክቦደራበ አሁን ስነ ስርዓቱን እንግዲህ በጾም የሀዘን መግለጫ ነው ተሻባብ ነው ተብላና ስለ ስርዓቱ አዎ እንመለከተዋለን። መሰረቱ ለምሳሌ ገዳሊያ በግፍ ተገደለ፣ በወገን እጅ ተገደለ ብለሃል። ከዛ ደግሞ በተሻባብ በጾም በዓል የመጀመሪያው ቤተ መቅደስ፣ ሁለተኛው ቤተ መቅደስ እልቂት ለህዝብ እስራኤል የደረሰበትን እልቂትን ይመለከታል። የዚያ መግለጫ ተብሏል። በዚህ ወር በዚህ ቀን በተሻባብ እስከ የስፋራዲም የተባረሩበትን ዘመን የተጨፈጨፉበትን ይመለከታልና እስኪ ወደ ቤተ መቅደስ ታሪክ
0: በቤተ መቅደሱ እንግዲህ ያው በአንደኛው ቤተ መቅደስም ሆነ በሁለተኛው ቤተ መቅደስም ሆነ ያው ብዙ ችግር ተፈጥሯል። ችግር የተፈጠረው ምንድን ነው? በእግዚአብሔር ነቢያት በየጊዜው ነቢያቶች ነበሩ። ደንበር አትረቡ አትለፉ ኃጢአት አትስሩ እየተባለ ለህዝቡ ቢነገር ህዝቡ ብዙ ኃጢአት እያፈገፈገ ብዙ ኃጢአት ይሰራ ነበር። ኋላ ግን ያው እግዚአብሔር ለሱ እግዚአብሔር ሲጣላ በዱላ ይማታም ይባላል። ዱላው የራሱ አሜሪካ ለምሳሌ ሐዛብ ለምሳሌ የሱ ዱላ ናቸው። ሐዛብ ለምሳሌ ለኛ ሰዶ እንዲደበድቡና እንዲወርሱና ሊያረግ ይችላል እኛን ሰማው ካልነ ማለት ነው። እና የዛን ጊዜ የባቢሎን ንጉስ መቶ እስራኤሎችን ዘርፎ የሚገለውን ገሎ የሚያረክሰውን አርክሶ እንዲያ ብሎ የተሰደደበት ጊዜ ነው። ቤተ መቅደስ በእስራኤል ሀገር አትገቡም የተባለበት ሻባብ በግብጽ ቆይተው ሲመጡ ወርቅ ጥጃ እየሰገዱ አገኛቸው። ወሬት ሙሴ እስከሚያመጣ ድረስ አሁን ቢመጣ ወርቅ ጥጃ እየሰገዱ አሁን ምን አለ ከዚህ ከግብጽ የተወለዳችሁ በሙሉ ከእስራኤል ሀገር አትገቡም ተብሎ የተወሰነ በዚች ቀን በተሻባብ ነበር። ቤተ መቅደሱ ያንደኛው ቤተ መቅደስ አሁን አቶ ኢሳያው እንዳልከው ቤተ መቅደሱ አሁን የፈረሰ በዚች ቀን ነበር በተሻባብ። እንደገና በዚች ወራት በተሻባብ እንደገና ሁለተኛው ቤተ መቅደስ ያን ዘመን ጠብቆ ደግሞ በተሻባብ ይሄ ቀን። ስለዚህ አባቶቻችን ምን አሉ ይሄ ቀን ለኛ ጥሩ አይደለም። ምሽን ሊቃውንቶች ምን ይላሉ ምሽን ክናስ አዳር ማርቢን በሲምካ ባዳር ማርቢን በሲምካ ደስታ ይጨመራል ብዙ ደስታ እናረጋለን። ነገር ግን በሆደሽ አብ ግን ማሚቲን በሲምካ ደስታ እንቀንሳለን። መዝፈን የለም መዳር የለም መኳል የለም በርሚጥባ ብሪትሚላ እነዚህ አንዳንዶች የሚያልፉ ነገሮች ካልሆኑ በተቀር ዲቃቆች እነዚህ እንደ ብሪት ሚላ ያሉ በተቀር ሌላው ነገር ሰርግ መግባት እንደዚህ ጫጉላ ማድረግ ይሄ ወራት ጥሩም አይደለም። እንኳን ሌላ ምን ይላሉ አባቶች በዚህ ባላሃው በሹልካን አሩህ አዛብ ጋር ተካሰስክ አዛብ ከሰሰህ በዚህ ወራት የኛ ግዚያችን ለእስራኤል ስላልሆነ ወደዚያ ስለሚያደላ ቀኑ ይለፍ ብለህ አመካይተህ አፍሉ ፍጉ በሌላ ፍርዱ በሌላ ቀን እንዲሆን ይላሉ። ለምን ቤተ መቅደሱን አይቶ ያልማረ አባቶቻችን ነጃን ጻድቃኖች አይቶ ያልማረ ሁሉን ነገር እንደዚህ አይነት ያየነ በዚህ ቀን አባቶች ደንግገውታል በሃል ይሁን እንጂ ደንግገውት ይሄን ነገር ያፈረሰ ቤቱ ይፍረስ ብለው ምለው አላባቶች። ስለዚህ አባት ያበጀው ለልጅ በጀው አሁንም ቢሆን አባቶቻችን በኢትዮጵያ ይወራስ እንዲያውም የዘጠኝ ቀን ጾም ብቻ አይደለም አባቶቻችንም ያደርጉ አባቶቻችን 10ን ቀን በሙሉ ያቅማቸውን የጾሙ ፀሐይ ዙር እስከሚደርስ እንደ ጉልበት እንደ ጉልበታቸው እስተማታም ይጾሙ አሉ። 10 ቀን የጾሙ እስራኤል ሀገር እንዲያገቡነና እንዲያመጡነ ሆኖ አባቶች ጸለዩት ያሉት። አሁንም ደግሞ አባቶቻችን ከዚህ ሀገርም ያው ካህናቶች ህዝቡን በማስተማር ህዝቡን እንደዚህ ይያሉ የቀድሞ አልጠፋም አለ ባሩሃሽም። ከዚህ ደግሞ ኪነጽዮን ትጤቶራው ድባራሽም ኢየሩሳሌም ከእስራኤል ሀገር ገብተናል። አገሪቱ ደግሞ የኛ ነች ህዝቡ የኛ ነው አላሃውም የኛ ነው ወሪቱም የኛ ነው። በወሪቱ ባላሃው የሚሄድ ደግሞ ወጣቱ ብዙ ነው የተመሰገነው ጌታ። አሁን በዚህ ደግሞ የሚማሩ የሚጠብቁ ብዙ ህዝብ አለ አባቶቻችንም ይገድፉታል ማለት ነው።
1: በጣም እናመሰግናለን ክቡር አብ ሚካኤል ምረት። በእውነትም የጊዜ በሌላ ጊዜ በሰፊው የምንመለከትበት ጉዳይ ነው። እንግዲህ እናመሰግናለን
0: ዳራባ ምክንያቶች አየው ደጉ የተከበርከው ወንድማችን ብዙ ትልቅ ነው ተተባበሩና እናመሰግናለን።
1: ላባ ከባል ደረቦቼ ጋር እሺ እናመሰግናለን። የተከበራችሁ አድማጮቻችን 8 ሰዓት ነው ፕሮግራማችን ተጠናቀቀ። ለቴክኒክ ባለሙያችን ለያይር ዲዩማን ምስጋና ይድረሰው። ነገ ጧት እንደተለመደው ልክ 6 ሰዓት ላይ በሰላም እንገናኝ። በያላችሁበት ሰላም የሰፈነበት መልካም ለሊት በደናደሩ